0: SBS, a world of difference. You're with SBS Tigrinya on mobile, online and on radio.
1: እዚ ትሰምዖ ዘለኹም ብሞባይል ኦንላይንን ሬድዮን ዝመሓላለፍ SBS ትግርኛ እዩ።
2: ሰላም ዝኽበርኩም ሰማዕትና ሰማዕቲ ሬድዮ SBS ሎሚ 2/2/26 እዩ። ንሓደ ሰዓት ዘዳለናዮ ትሕዝቶ ቀሪብና ኣለና። ፈልማ ህዝብታት ኣቦርጅን ቶረስ ኣይላንደር ነዚ ሎሚ መደብና ንመሓላልፈሉ ዘለና መሬት ጥንታውያን ባህላውያን ወነንቲ ምዃኖም ኣፍልጦ ንህብ። በዚ ድማ SBS ትግርኛ ንህዝብታት ጉራንጅሩን ዋይ ውራን ናይ ሃገረ ኩሌንን ዘለውን ዝሓለፉን ዓበይቲ ዓዲ ክብሪ ይህብ። ኣብ ዝሓለፈ ቀዳመ ሰናብቲ ካብ ዝተፈላለዩ ከባቢታት መፁ ናይ ቀደም ናይ ዩኒቨርሲቲ ኣስመራ ተማሃሮ ተኣኪቦም ነይሮም። ናይ ዝርከብ ዕላማ ነዚ ንምውዳብ ዝተሓልፈ ላዕሊ ታሕትን ውፅኢታቱን መፃኢ መደባቱን ዝምልከት ምስ ካብ ኣዋሃርቲ ናይቲ መደብ ዝኾነ ምስ ኣሌክሳንደር ጣዓመ ፈቶ ዝተገብረ ዕላል ኣለና። ልኡኹና ሰደደልና ፀብጻብ እውን ክቐርብ እዩ። ኣርእስታቶም ድማ ባንኪ ኤርትራ ፅኑዕ ሕጋዊ መተሓሳሰቢ ኣውፅኡ፣ ሕወሓት ምስ ፌደራል መንግስቲ ንምድርዳር ኣብ ኣዲስ ኣበባ ዘይኮነ ሳልሰይቲ ሃገር ከም ዝደሊ ገሊጹ፣ ፖሊስ ትግራይ ብለይቲ ዝግበሩ ጉዕዞም ሙሉእ ብምሉእ ከም ዝኣገደ ኣፍሊጡ ዝብሉን ካልእ ትሕዝቶም ዘለዎ እዩ። መንበራብ ኣውስትራልያ እውን ኣካል ናይዚ ናይ ሎም መዓንቲ መደብና እዩ። ንኩሉ መደባትና ንምክታል ምሳና ሓቢርኩም ክፀኑ ዝዕድመኩም ኣዳለውን ኣቕራብን ዝመደብ ብየነ ሰመረ። ሕጂ ብቐጥታ ናብ ዕለታዊ ዜና። ንሎሚ ሓሙስ 2/2/26 ዝተዳለወ ናይ ፍርቂ መዓልቲ ዜና ቀርበርኩም ፈለማ ርሳቶም። ጉጅለታት ኣድሕን ኣብ ቬኔዙዌላ ድሕሪ ዘጋጠመ ማንታ ምንቅጥቃጥ ምድሪ ዝድሕኑ ሰባት እንተረኸቡ ቃልሶም ይቕፅሉ። ኢትዮጵያዊት ኣሜሪካዊት ሜላት ኪሮስ ኣብ ምርጫ ኮንግረስ ኣሜሪካ ንብዙሕ ዓመታት ስልጣን ሒዛ ንፀንሐት ኣባል ኮንግረስ ስዒራ ተዓዊታ። ኣብ ፀወታታት ዋንጫ ዓለም ፊፋ እንግሊዝ ኣንጻር ኮንጎ ገጢማ 2/1 ክስዕር ከላ ቤልጅየም ድማ ንሴኔጋል 3/1 ስዒራታ። እዚ ሬድዮ ስፔስ ብቋንቋ ትግርኛ ዝፍኖ መደብ እዩ። ኣርሳት ዜና ክሰመፀኒሕኩም ዝርዝራቱ ይስዕብ። ኣውስትራልያውያን ብዛዕባ ገንዘብ ይጭነቑን ኣብ ነገራት ድማ እምነት የጉድሉን ከም ዘለዉ ሓድሽ መፅናዕቲ ኣረጋጊፁ። እቲ ኣብ ዩኒቨርሲቲ ፍሊንደርስ ዝወፀ ናይ 2026 ፀገማት ፀብጻብ ልዕሊ 15,000 ኣውስትራልያውያን መፅናዕቲ ዝገበረሎም ኮይኑ ህዝቢ ብሰንኪቲ ክብረ መነባብሮ ዝወርዶ ፀቕጢ ዝለዓለ ጭንቀት ኮይኑ ረኺቦ። በዚ ከዓ ነቲ ተስፋ ዘለዎም ሰባት ብዛዕባ መፃኢ ዘለዎም ስምዒት ተንኪፍ እዩ ይብል። እቲ መፅናዕቲ ብተወሳኺ 65,000 ኣውስትራልያውያን ከም ዓብሻ ቁሎት ዝወስድዎ ክብሪ መነባብሮ እዩ። ነዚ ስዒቡ 400ታዊ ምስኣን ዓቕሚ ምግዛእ ገዛ ገበን ከምኡውን ድሕነት ከዓ 37,000 ኮይኑ ናይ ሓለዋ ጥዕና ግልጋሎት ምርካብ ድማ ኣብ 26,000 ዘሕስብ ጉዳይ ኮይኑ ተሰሪዑ ኣሎ። ላዕለዋይ ልኡኽ ኢራንን ተደራዳሪ ምስ ኣሜሪካ ሎሚ መራኸቢ መስመር ከም ዝምስርት ብምግላፅ ነቲ ኣብ ዝሓለፈ ወርሒ ዝተፈረመ ናይ ምርዳእ ስምምዕ ምጥሓስ ፀብጻባት ክዝርግሕ እዩ። እቲ 14 ነጥብታት ዝሓቆፈ ስምምዕ ነቲ ኣብ ለካቲት ብኣሜሪካን እስራኤልን ኣብ ልዕሊ ኢራን እተኻየደ ውግእ ደው ንምባል ነቲ ተዓፂኡ ዝነበረ መፃቦ ህርሙዝ እንደገና ንምጅማርን ንሱሳ መዓልቲ ድማ ንባሪ ሰላም ንምምስራት ክስራሕ ተባሂሉ ዝዓለመ እዩ ተገይሩ። እቲ ኣብ ማእከላይ ምብራቅ ዝካየድ ዘሎ ውግእ ንኸብቅዕ ድፊኢት ኣብ ዝግበረሉ ዘሎ እዋን እቲ ኣብ መንጎ ኣሜሪካን ኢራንን ክካየድ ፀንሐ ዝርርባት ኣብ ዶሓ ሎም ለይቲ ተዛዚሙ ኣሎ። ምክትል ፕረዚደንት ኣሜሪካ ጄዲ ቫንስ ኣብዚ እዋን እዚ ዝርርባት ኣብ ምምሕዳር እቲ ናይ ሆርሙዝ መስመር መጓዓዝያ ዝተኮረ ምዃኑ ይገልጽ።
3: We've got now oil at $68. We've got gas prices starting to come down. But really just ensuring
2: that we make the progress on that. ናይ ዩናይትድ ስቴትስ ፕረዚደንት ዶናልድ ትራምፕ ኣብ ናይ መጀመርታ ዓመታት ናብ መጀመርታ ዓመት ናብ ስልጣን ድሕሪ ምምላሱ ካብ ናይ ቤተሰቡ ናይ ክሪዮ ኤክቶክራሲ ንጥፈታት ከባቢ 1.2 ቢሊዮን ዶላር ኣታው ከም ዝረኸበ ኣብ ናይ ገንዘብ ሰነዳት ተመዝጊቡሉ ካብዚኣቶም እቲ ልዕሊ 500 ሚሊዮን ዶላር ኣሜሪካ ካብቲ ምስ ስታርትኣፕ ወርልድ ሊበርቲ ፋይናንሽል ዝተኣሳሰረ እዩ እዚ ፋይናንስያዊ ትካል ከዓ ብደቂ ትራምፕን ወዲቲ ስቲቭ ዊኮፍ ዝስሙ ኣብ ማእከላይ ምብራቅ ዝርከብ ልኡኽ ዝተመስረተ እዩ ኣብ ደቡብ ሱዳን ኣብ ልዕሊ ሓደ ናይ ረድኤት ቃፍላይ ብዝተፈፀመ መጥቃዕቲ ሓያሉ ሰራሕተኛታት ረድኤት ተቐቲሎም እቶም ነዚ ዝፈፀሙ ናብ ፍርዲ ክቐርቡ ውድብ ሕቡራት ሃገራት ፀዊዕ ኣሎ ውድብ ውሃቢ ቃል ውድብ ሕቡራት ሃገራት ስቴፈን ዱጃሪክ እቲ ናይ ቃፍላይ ሓገዝ ናብቲ ንኣዋርሕ ብዝቐፀለ ግጭት ልዕሊ 300,000 ሰባት ካብ መረበቶም ዝተመዛበሉሉ ናብ ግዝኣት ጆንግሊ ረድኤት ሒዙ ዝጓዓዝ ከም ዝነበረን ገሊፁ ውድብ ሕቡራት ሃገራት ኣብ ደቡብ ሱዳን ነቶም ሓገዝ ዘድልዮ ማሕበረሰባት ሓገዝ ንምሃብ ኣብ ዝብትነሉ ዝነበረ 29 ገበርቲ ሰናይን ኮንትራክተራትን ካብ መጀመርታ ናይ ዝዓመት ከም ዝተቐትሉ ገሊፁ ኣሎ ኢትዮጵያዊት ኣሜሪካዊት ሜላት ኪሮስ ኣብ ምርጫ ኮንግረስ ኣሜሪካ ንብዙሕ ዓመታት ስልጣን ሒዛ ንፀንሐት ኣባል ኮንግረስ ዒራት ዓዊታ ጓል 29 ዓመት ኢትዮጵያዊ ትውልዲ ዘለዋ ኣሜሪካዊት ፖለቲከኛ ሜላት ኪሮስ ኣብ ኮሎራዶ ንኮንግረስ ኣሜሪካ ብተካየደ መባእታ ውድድር ዲሞክራት ንልዕሊ 30 ዓመታት ስልጣን ዝሓዘት ዲያና ደጌት ብምስዓርያ ታሪካዊ ዓወት መዝጊባ ዘላ እዚ ብዲሞክራሲያዊ ሶሻሊስት ኣሜሪካ ወይ ዲኤስኤ ዝድገፍ ጉዕዞ ሜላት ኪሮስ ኣብ መላእ ፖለቲካዊ ጉዕዞ ኣሜሪካ ዓብ ምንቅስቃስ ዝፈጠረ ኮይኑ ነቲ ኣብ ውሽጢ ሰልፊ ዲሞክራት ዝረአ ዘሎ ናይ ወለዶን መዋቅራዊ ፖለቲካን ለውጢ ዘርኢ ምዃኑ ተገሊጹ ኣሎ ብመሰረት ማዕከናት ዜና ሮይተርስ ዝውፅኦ ፀብጻብ ኣሳ 78,000 ድምፂ እቲ ውድድር ኣብ ዝተቆፅረሉ እዋን ሜላት ነታ ጓል 68 ዓመት ዲያና ደጌት ብኣሳ 9,000 ድምፂ መሪሓታ እታ ሳልሳይ ደረጃ ዝሓዘት ዋንዳ ጀምስ ድማ ብሰፊሕ ፍለሊ ማሕዲጋታ ሓሊፋታ እያ ዘላ ሜላት ኪሮስ ኣብዚ እዋን እዚ ብዛዕባ መባእታዊ መረፅ ምርጫ ኮሎራዶ ሓሊፋ ንኮሎራዶ ኣብ ኮንግረስ ክትውክል እትኽእል ቀዳመይቲ ጸላም ጓል ኣንስተይቲ ንምዃን ተዳልያ ትርከባላ ሜላት ህፃን ከላ እያ ምስ ስድራ ቤታ ካብ ትግራይ ኢትዮጵያ ናብ ኣሜሪካ ተጓዒዛ ባዲላታት ዝሓዙ ወለንተኛታት ብጨና ዝደልዩ ኣኽላባት ዝተሰነየ ጉጅለታት ኣድሕን ካብቲ ሰሙን ኣቁፂሩ ዘሎ ኣብ ቬኔዙዌላ ዘጋጠመ ማንታ ምንቅጥቃጥ ምድሪ ዝደሓኑ ሰባት እንተረኸቡ ቃልሶም ይቕፅሉ ኣለዉ ኣብዚ ሰሙን እዚ ካብ ፍርስራስ ብሂወቶም ዝወፁ ሰባት ብተኣምራታዊ መገዲ ዝደሓኑ ኣለዉ ኮይኑ ግና ብዙሓት ነበርቲ እቲ ኣጋጢሙ ዘሎ ቅልውላዊ ተዋህቦስ ምላሽ እኹል ከም ዘይኮነ ይዛረቡ ቁፅሪ እቶም ዝሞቱ ዳርጋ 2,000 በፂሑ ኣብ ዘለዎሉ እዋን ውድብ ሕቡራት ሃገራት እውን ነቲ ናይ ግብረ መልሲ ናይ ረድኤት ግብረ መልሲ ኣበሪኽበሎ ኣፈኛ ዋና ፀሓፊ ውድብ ሕቡራት ሃገራት ስቴፈን ዱጃሪክ ተሓገዝ ምስ ፕሮግራም መግቢ ዓለምን ካልኦት ትካላትን ብምትሕባር እዩ ዝወሃብ ዘሎ ኢሉ
4: The support includes management of temporary shelter sites, installation of tents and of beds, primary healthcare, mental
2: health care, ሓገዝ ምሕደራ ግዚያዊ መዕቆቢ ቦታታት ምትካል ድኳናትን ምዕዳል ዓራውትን መባእታዊ ክንክን ጥዕና ኣእምራዊ ጥዕና ስነ ኣእምራዊ ደገፍ ምስ ህፃናት ዝተሓሓዝ ቦታታት ከምኡን ኣገልግሎታት ማይን ፅሬትን ዘጠቃለል እዩ ፕሮግራም ምግቢ ዓለም ዝተዳለዉ መግብታት ኣብ ምዕዳል ምስ ናይ ማሕበረሰባት ይሽፍኖ ደገፍ ይረክብ ኣሎ ተመራመርቲ ኣብቲ ኣብ ዝቕፅል ወርሒ ዝግበር ንናይ ነናይ 5 ዓመት መፅናዕቲ ህዝቢ ነፍሲ ወከፍ ስድራ ቤት ኣብቲ ቆፅራ ህዝቢ ሙሉእ ብምሉእ ተሳትፎ ክገብር ኣገዳሲ ምዃኑ ኣጉሊሖም እቲ መፅናዕቲ ብቤት ፅሕፈት ስታትስቲክስ ኣውስትራልያ እዩ ዝምራሕ ኣብ ሃገራዊ ዲሞግራፊታት ዘሎ ኩነታት ሰፊሕ ሓበሬታ ድማ ዝህብ እዩ እቲ ቆፅራ ህዝቢ ሰሉስ 11 ናሃሰ እዩ ዝካየድ ክኢላ ስታትስቲክስ ዶክተር ዴቪድ ኩረን ከም ዝገልፆ ሓበሬታ ቆፅራ ህዝቢ ትካላትን ውድባትን ንድሌት ህዝቢ ምእንቲ ክርዱ ንሓገዝ ዘድልዩ ሰባት ወሲኹ ኣገዳሲ ኣገልግሎታት ብዝግባእ ንምቕራብ ተባሂሉ ዝግበር መፅናዕቲ ምዃኑ ገሊፁ
5: Let me give you some specific examples. Not-for-profit Australian business volunteers.
2: ገለ ኣብነታት ክበኩም ንመኽሰብ ዘይሰርሕ ናይ ኣውስትራልያ ወለንታውያን ቢዝነስ ነቶም ኣብ ዞባታትን ርሑቅ ከባቢታትን ዝነብረ ሕብረተሰባት ምስ ናይ ንግዲ ክኢላታት ብምርኻብ ፀገማት ይፈትሕኦም ስርሖም ቅድሚ ምጅማሮም ነቲ ኣብ ቆፅራ ህዝቢ ዝርከብ ሓበሬታ እዮም ዝርዩ ሓገዝ ዘድልዮም ማሕበረሰባት ክረኽቡ ብዛዕባ እቲ ዞባ ስእሊ ዝህቦም ውሑስ ደገፍ መንግስቲ ክረኽቡን እዚ ቆፅራ ህዝቢ ዝሕግዞም እዩ ኣብ መልበርን ሎም ለይቲ ብዛዕባ ዝሞተ ሓደ መንእሰይ መርመራ ይግበር ኣሎ ፖሊስ ቪክቶርያ ከም ዝሓበሮ እቲ ወዲ ብረቡዕ ምሸት ኣብቲ ቦታ ቅድምማቱ ኣብ ጥቓ ክሬግ በርን ኣብ ዝርከብ ማእከል ጥዕና ከቢድ ጉድኣት ወሪድዎ እዩ ተረኺቡ። መርመርቲ ገበን ነቲ ኣብቲ ከባቢ ዘጋጠመ ኩነታት ይምርምሩ ኣለዉ። እቲ መንእሰይ ዛጊት መንነቱ ብወግዒ ኣይተገልፀን ዘሎ። ናብ ውድድራት ዋንጫ ዓለም ፊፋ ምስ ንሰግር ደገፍቲ ኩዕሶ እግሪ ዓዲ እንግሊዝ ጋንቲኦም ኣንጻር ኮንጎ ገጢማ ክልተ ብሓደ ድሕሪ ምዕዋተ ናብ ዙር 16 ብምሕላፍ ሓጎሶም ይገልጹ ኣለዉ። ሃሪኬን ኣብ ካልኣይ ፍርቂ ፀወታ ብዝግመዝገባ ሸቶያታ ጋንታ ክትዕወት ክኢላ ዘላ ዝቕፅል ፀወታታ ጋንታ ኣብ ስቴድዮም ኣዝቴክ ኣንጻር ሜክሲኮ ክኸውን እዩ። እዚ ቦታ እዚ ኣብ ዋንጫ ዓለም 1986 ኣርጀንቲና ኣንጻር እንግሊዝ ገጢማ ዲያጎ ማራዶና በታ ኢድ ኣምላኽ ኢሉ ዝፀውዓ ብኢዱ ዝኣትወት ሸቶያ እንግሊዝ ተሳዒራ። ደጋፊ ፋዚ ዓሊ ዓዲ እንግሊዝ ዓብ ብድሆ ካብ ሜክሲኮ ከም ዝፅበያ ይገልጽ።
6: Mexico will be a real test. The Azteca is a very historic stadium.
2: Mexico nay bahaqi fetena kitkawuni Aztec bitam tarikha stadium eti abu zihlu hawahu aziz afrahu tom abu zihlu degebti bitam yem zafrahu ezi bahaq badahiyu enta khone nahna selesta anabsina selesta anabsina ለምንጎ ዝተገብ ካብ ዝተገብረ ውድድራት ዋንጫ ዓለም እንግሊዝ ኣንጻር ኮንጎ ገጢማ ክልተ ብሓደ ኣብ ርእሲ ምስዓራ፣ ቤልጅየም ድማ ንሴኔጋል ሰለስተ ብሓደ ስዒራ ኣላ። ኣብዚ እዋን እዚ ኣሜሪካን ኣንጻር ቦዝኒያ ሄርዘጎቪና ይጋጥማ ኣለዋ። ኣሜሪካ ሓደ ብባዶ ትመርሕ ኣላ። ባርዜና ቅድሚ ምዛምና ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያን መጠን ቸርፍን ክሕብረኩም። ኣብ ፐርዝ ዝለዓለ 17 ዲግሪ ሴንቲግሬድ፣ ኣብ ኣደላይድ ክዘንብ ዝለዓለ 15 ዲግሪ ሴንቲግሬድ፣ ኣብ መልበርን እውን ክዘንብ ዝለዓለ 15፣ ኣብ ሆባርት ዝለዓለ 15 ዲግሪ ሴንቲግሬድ፣ ኣብ ካምቢራ እውን ክዘንብ ዝለዓለ 14 ዲግሪ ሴንቲግሬድ፣ ኣብ ሲድኒ ክዘንብ ተኽእለሎ ዝለዓለ 23 ዲግሪ፣ ኣብ ብሪስበን ብከፊል ደበና ዝለዓለ 25 ዲግሪ ሴንቲግሬድ፣ ኣብ ዳርዊን ፀሓይ ክውዕል ዝለዓለ 31 ዲግሪ ሴንቲግሬድ። ሎሚ ሓደ ናይ ኣውስትራልያ ዶላር 69 ሳንቲም፣ ናይ ኣሜሪካ ዶላር ከምኡን ሓደ ናይ ኣውስትራልያ ዶላር 109 ቅርሽን 37 ሳንቲም ናይ ኢትዮጵያ ብር ይሽረፍ ኣሎ። ዜና ወዲእና ኣለና።

0: shouldn't have to choose between speed, reliability, and value. With Spectrum fiber-powered internet, you get all three for just $40 a month. No contracts, no commitment. Just fast and reliable fiber-powered internet you can count on. Switch today and get it for just $40 a month. Visit spectrum.com/40 for full details. Spectrum Internet is powered by fiber and connected to the premises by coaxial line. Restrictions apply.
1: ክብራ ሰማዕትና ካብዚ ቀፂሉ ዝቐርብ ልኡኽና ሰደደልና ፀብፃብዩ ፀጋይ ክንፈ ኣብ ከባቢና ዝማዕበሉ ዜናታት ኣዋሂዱ ኣቕሪበሎ እንሆ።
2: ሰላም ጥዕና ሃበልና ከመይ ቀኒኩም ክቡራት ተኸታተልቲ ኤስቢኤስ ትግርኛ ነሰዓት ተዳለው ዜናታት እንሆ ፈለማርስታቶም ከነቐድም ባንኪ ኤርትራ ጽኑዕ ሕጋዊ መተሓሳሰቢ ኣውፅኡ ፖሊስ ትግራይ ብለይቲ ዝግበሩ ኩሎም ጉዕዞታት ምሉእ ብምሉእ ከምዝኣገደ ኣፍሊጡ ሕወሓት ምስ መንግስቲ ፌደራል ንምድርዳር ኣብ ኣዲስ ኣበባ ዘይኮነስ ሳልሰይቲ ሃገር ከም ዝደሊ ገሊጹ ኣብ ሱዳን ዝተፈጸሙ ዘስካሕሑ ገበናት ይዳሎ ምስ ተባህሉ ላዕለወት ሰበስልጣን ሕቡራት ዓረብ ኤሚሬትን ኢትዮጵያን ብኣህግራዊ ቤት ፍርዲ ገበን ክምርመሩ ተሓቲቱ ዝብሉ ነሰዓት ተዳለው ዜናታት እዮም ናብ ዝርዝራቶም ባንኪ ኤርትራ ኣብ ኢድ ውልቀ ሰባትን ትካላትን ብዘይ ዓቐን ተታሒዘሎ ንዝበሎ ባጢራ ናቕፋ ብዝምልከት ኣብ ሳልስቲ ጽኑዕ ሕጋዊ መተሓሳሰብ ኣውፅኡ እቲ ባንክ ዝኾነ ይኹን ካብ ባንኪ ወፃኢ ኣብ ኢድ ህዝቢ ዝርከብ ገንዘብ ክሳብ መወዳእቲ ሓምለ ናብ ባንኪ ሕሳብ ክኣቱ ግዜ ይብሎ ባንኪ ኤርትራ መግለፂኡ ነፍሲ ወከፍ ዜጋ ይኹን ትካል ሃገራዊ ባጢራ ናቕፋ ናይ ምጥቃም መሰል ጥራሕ ከም ዘለዎ ምስ ዝመሰል እዚ ድማ ግቡኣት ምፍጻም ግዴታ ምዃኑ ተሓሳሲብሎ ብተወሳኺ ሃገራዊ ባጢራ ካብ ባንክታት ወፃኢ ኣብ ኢድ ውልቀ ሰባትን ትካላትን ብዘይ ዓቐን ዘይተወሰነ ግዜ ክትሓዝ ሕጋዊ ከም ዘይኮነ ጠንቂቑ ብመሰረት እዚ ድማ ካብ ባንክታት ወፃኢ ተታሒዙ ዘሎ ባጢራ ናቕፋ ክሳብ 3/2/2026 ናብ ዘሎ ግዜ ኣብ ባንክታት ኣብ ዝርከብ ሕሳባቶም ክእትዎ ሕሳብ ዘይብሎም ዜጋታት ወይ ትካላት ድማ ሓዱሽ ሒሳብ ከፍ ቶም ኣታዊ ክገብሩ መምርሒ ቡ ነዚ መምርሒ እዚ ኣብ ዘይተግብሩን ኣብ ዝተዋሃበ ገደብ ግዜ ገንዘቦም ኣታዊ ኣብ ዘይገብሩን ኣካላት ግን ፅኑዕ ሕጋዊ ስጉምቲ ክወስድ ምዃኑ ኣፍሊጡ ኣሎ ፖሊስ ትግራይ ብለይቲ ዝግበሩ ጉዕዞታት ሙሉእ ብምሉእ ከም ዝኣገደ ኣፍሊጡ ኮሚሽን ፖሊስ ትግራይ ካብ መቐለን ካልኦት ዞባታትን ተበጊሶም ናብ ኣዲስ ኣበባን ካልኦት ክልላትን ብለይቲ ዝግበሩ ናይ ህዝቢ መጓዓዝያ ኣብቶቡሳት ጉዕዞ ሙሉእ ብምሉእ ከም ዝኣገደ ፍሊጡ ኣሎ እዚ ስጉምቲ ዝተወስደ ተን ብለይቲ ዝንቀሳቐሳ ኣብቶቡሳት ክጓዓዛን ከልዋ ኣብ ልዕሊ ህዝቢ ናይ ሓደጋ ትራፊክ ፀጥታን ስጋትን ይፈጥር ኣለዋ ክብል እዩ ተጠቒሱ ዘሎ ብተወሳኺ እቲ ብለይቲ ዝጓዓዘ ኣብቶቡሳት ንዘይሕጋዊ ምስጋር ደቂ ሰብ ምስጋር ስደተኛታት መሰጋገር ይኮና ከም ዘለዋ ካብ ህዝቢ ጥርዓናት ከም ዝበፅሖም ፖሊስ ትግራይ ሓቢሩ ኣሎ መንግስቲ ትግራይ ህላውን ድሕነትን ህዝቢ ትግራይ ንምውሓስ ኢሉ ኣብ ዙርሕ እዚ ዘውፅኦ ኣዋጅ እዋን ዝኾነ ትግራዋይ ካብ ዝቐረበሉ ፃውዒት ክተት ወይ ካብ ምስላፍ ንምምላጥ ብምሕሳብ ዝተፈላለዩ ሜላታት ምትላል እንተተጠቂሙ መቕፃዕቲ ክወሃቡ ምዃኑ ምግላፁ ዝፍለጥ እዩ ቅድሚ ሕጂ ኣብ ትግራይ ብለይቲ ዝግበሩ ጉዕዞታት ህዝባዊ መጓዓዝያታት ይፍቀዱ ነይሮም እዮም እንትኾነ ብመሰረት ሓላፊ መምርሒ ትራፊክ ፖሊስን ኮሚሽን ትግራይ ኣቶ ብርሃ ወረደ ዝተፈረመሉ ወግዓዊ ደብዳበ እዚ ሓዱሽ እገዳ ካብ 18/2018 ዓ.ም ግእዝ ጀሚሩ ኣብ ግብሪ ዝውዓለ ኮይኑ ካብ ምሽት ሰዓት 12 ፈረቓን በቆፃፅራ ናይቲ ከባቢ ክሳብ ንጎ ሰዓት 11 ፈረቓን በቆፃፅራ ናይቲ ከባቢ ዝግበር ዝኾነ ይኹን ጉዕዞ ጠጠው ንክብል ዝእዘዝ እዩ እቲ ናይ ምእጋድ ውሳነ ካብ ቢሮ ትራንስፖርትን መራኸብን ብ13/2018 ዓ.ም ብዝተፃሓፈ ደብዳበ መሰረት ገይሩ ዝተወስደ ምዃኑ እዩ ሓበሬታ ምልክት ዘሎ ፖሊስ ትግራይ ነቲ ናይ ህዝቢ ጉድኣት ንምክትታል ኣብ ባይታ ዘሎ ኩነታት እናተኸታተለ ምስ ኣባላት ፖሊስ ትራፊክን መርመርቲ ኣካላትን ብምትሕባር ፅኑዕ ቁፅፅር ክገብር መምርሒ መሓላለፍ ኣሎ ፖሊስ ብዚ መገዲ እዚ ነዚ ኣባይታ ዘሎ ፀገማት ንምፍታሕ ፅኑዕ ቁፅፅር ከካይድ እዩ እዚ ሓዱሽ ናይ ለቲ ጉዕዞ እገዳ ንምሉእ 7 ዞባታት ፖሊስ ትግራይ ዝተመሓላለፈ ከም ዘሎ እዩ እቲ ደብዳቤ ኣብሪሁ ዘሎ ክልላዊ መንግስቲ ትግራይ ኣብ ዝወርሒ እዚ ዘውፅኦ ኣዋጅ ህፅፅዋን ኣብ ዓንቀፅ 31 ንኡስ ዓንቀፅ 2 ሃብቲ ተፈጥሮ ንምግዓዝ ብዘይ ሕጋዊ ተሽከርካሪ ዝተጠቐመ ኣገልግሎት መጓዓዝያ ዝሃበ ካብ 30,000 ክሳብ 50,000 መቕፃቲ ከም ዘቐመጠ ዝፍለጥ እዩ ብተወሳኺ ቀጥታ ይኹን ብተዘዋዋሪ ኣብ መዳይ ኢኮኖሚ ምስ ፀላይ ሓቢሮ ናይ ትራንስፖርት ግልጋሎ ዝሃበ ወይ ዝሓገዘ ሰብ ብፅኑዕ ዓሰርቲ ገንዘብን ከም ዝቕፃዕ እዩ ዝሕብር እቲ ብስም ክልላዊ መንግስቲ ትግራይ ዝወፅእ ኣዋጅ ከም ሂማን ራይትስ ዎች ሕብረት ኣውሮፓን ዝኣመሰሉ ዝተፈላለዩ ትካላት ተቃውሞኦም ገሊፆምሉ እዮም ሕወሓት ምስ መንግስቲ ፌደራል ድርድር ንምግባር ኣብ ኣዲስ ኣበባ ዘይኮነ ሳልሰይቲ ሃገር ከም ዝደሊ ገሊፁ ህዝባውያን ሓርነት ትግራይ ህወሓት ምስ ፌደራል መንግስቲ ዝደራደር እንተኮይኑ ኣብ ከተማ ኣዲስ ኣበባ ዘይኮነስ ኣብ ካልእ ሳልሰይቲ ሃገር ከም ዝኸውን ንኣሜሪካ ከም ዘፍለጠ ናይቲ ውድብ ሓላፊት ቤት ፅሕፈት ወይዘሮ ፈትለወርቂ ገብረ እግዚኣብሔር ተዛሪባ መንግስቲ ኣሜሪካ ቪዛ ካብ ምክልካል ሓሊፉ ካልእ እንተገበረ እኳ ህልውና ህዝቢ ትግራይ ንምርጋፅ ህወሓት ክሳብ መወዳእታ ከም ዝቃለስ እዩ እቲ ሓላፊት ገሊጻ ዘላ ኣብ ከተማ መቐለ ዝርከብ ቤት ፅሕፈት ህወሓት ካብ ጋዜጠኛታት ንዝቐረበላ ሕቶታት ኣብ ዝሃበቶ ምላሽ እዩ ኣብቲ ጋዜጣዊ መግለፂ ካብ ዝተለዓሉ ጉዳያት ውሽጢ ኩነታት ስምምዕ ፕሪቶርያ ስጋኣት ውግእ ግፋ መናእሰይ እገዳ ቪዛ ኣሜሪካ ከምኡውን ኣሜሪካን ሕብረት ኣውሮፓን ዘውፅዎ መግለፅታት ዝርከብዎ እዩ ክልትዮም ኣካላት ብወገኖም ኣብ ዝሓለፈ ሰሙን ኣብ ዘውፅዎ መግለፅታት ስምምዕ ምቁራፅ ዝተፃበኦ ፕሪቶርያ ተፈፃሚ ክኸውን ከም ዝግባኣዮም ኣሜሪካን ሕብረት ኣውሮፓን ብፅኑዕ ኣተሓሳሲቦም ኣብ ደቡብ ኣፍሪካዊት ከተማ ፕሪቶርያ ብጥቅምቲ 215 ኣቆፃፅራ ግዝ ብወከልቲ ህወሓትን መንግስቲ ኢትዮጵያ ተፈረመ ስምምዕ ምቁራፅ ዝተፀብኦ ተግባራዊ ንክኸውን እቲ ጉዳይ ዝምልከቶም ወገናት ብህፁፅ ናብ ዘተ ንክምለሱ እውን ፃውዒት ኣቕሪቦም እዮም ስምምዕ ፕሪቶርያ ከም ዝፈረሰ ብተደጋጋሚ ኣብ ዘውፅኦ መግለፅታት ዘፍለጠ ህወሓት ድማ ነዚ እውን ቀንዲ ተሓታቲ ፌደራል መንግስቲ ምዃኑ እዩ ክገልፅ ፀኒሑ ሓላፊት ቤት ፅሕፈት ህወሓት ኣብ መግለፂያ ንስምምዕ ፕሪቶርያ ፌደራል መንግስቲ ከም መሳርሒ ፅንተት እዩ ተጠቂምሉ ብምባል ተመሳሳሊ መርገፂ ኣንፀባሪቃኣላ ውዕል ፕሪቶርያ ንክፍፀም ህወሓት ፃዕሪ ገይሩ እዩ ነቲ ውዕል ዝጥሕሱ ብዙሓት ነገራት እኳ እንተተሰርሑ ስምምዕ ፕሪቶርያ ፈሪሱ እዩ ከይበለ ብትዕግስቲ ህወሓት ፀኒሑ እዩ ኣብዚ ጉዳይ እዚ ህወሓት ከም ውድብ ዓብዪ መስዋእት ከፊሉ እዩ ክብ ትብል እያ ወይዘሮ ፈትለወርቅ ንሳናት እቲ ውድብን ንጋዜጠኛታት ጣብያ ቴሌቭዥን ትግራይን ድምፂ ወያነን ተዛሪባ ዘላ ንሳ ዝኳ እንትብለት ብሕብረት ኣውሮፓ ዝሓለፈ ቀዳም ዝወፀ መግለፂ ግን ህወሓት ሕዚ ዝወስዶ ዘሎ ስጉምታት ድንጋግታት ስምምዕ ፕሪቶርያ ዝጥብሕስ እዩ ክብል እዩ ነቒፉ ነይሩ 27 ሃገራት ብኣባልነት ዝተቓለለት ሕብረት ነዚ ከም መርኣያ ካብ ዝጠቐሶም ጉዳያት ሓደ ህወሓት ተመዓዳዳዊ ጎናጎኒ ዝቆመ ቤት ምክሪ ክልል ትግራይ ምጥያሽ እዩ ዝብል እዩ ነይሩ ወይዘሮ ፈትለወርቅ ንዚ ጉዳይ እዚ ኣብ ዝሃበቶ ምላሽ ሕብረት ኣውሮፓ ተመዓዳዳዊ ቤት ምክረት ጣይሽ ኢሎም ኣለዉ ኣየ ናይ ቤት ምክሪ እዩ ተመዓዳዳዊ ዝኸውን ኣይትረድአናን ናይ መረዳእታ ክፍተት ድዩ ወይስ ካልእ ንዓና ግልፅ ኣይኮነን ክትብል እያ መሊሳ ዘላ ህወሓት ዝሓለፈ ሶኒ ኣብ ዘውፅኦ መግለፂ ንትግራይ ዝውክል ካልእ ቤት ምክሪ ነይሩ ይፈለጥ ንምባል ነቲ ናይ ሕብረት ኣውሮፓ መግለፂ ነቐፈይታ ብምቕራብ ውድቕ ገይርዎ እዩ ማእኸላይ ኮሚቴ ህወሓት ኣብ ጳጉሜን 212 ዓ.ም ዝተገብረ ኣካታዕ መረፃ ዝተመርፀ ቤት ምክሪ ትግራይ ናብ ስራሕ ንክምለስ ዝወሰነ ዝሓለፈ ወርሒ መያዝያ መጀመርታ እዩ ነይሩ እቲ ቤት ምክሪ ዝተመረፀሉ መረፃ ፌደራል መንግስቲ ከምዘይተገበረ ዝቁፀር ዘይፀንዕን ተፈፃምነት ዘይብሉን ክብል እዩ ኣብቲ እዋን ውድቕ ገይርዎ ነይሩ ስርዓት ብልፅግናን ነዊሕ እዋን ንውግእ ክዳሎ ፀኒሕ እዩ ዝበለት ሓላፊት ቤት ፅሕፈት ህወሓት ነዝርእዩ እዮም ዝበለቶም መረዳእታታት ንጋዜጠኛታት ኣካፊላ ኣብዚ ሰዓት እዚ ካብ ምዕራብ ትግራይ ጀሚሩ ክሳብ ምብራቅ ትግራይ ዘሎ ብምልኡ ኣሎ ዝበሃል ሰራዊት ኩሉ ኣኪቡ እዩ ዘሎ ሙሉእ እዝታት ተሰሊፉ እዩ ዘሎ እግረኛ ተዋጋኢ ጥራሕ ዘይኮነስ መካናይዝድ ሓይሊ እውን ከይተረፈ ብምብራቕን ምዕራብን ትግራይ ኣሰሊፉ ይርከብ ክትብል እያ ወይዘሮ ፈትለወርቅ ንመንግስቲ ፌደራል ከሲሳ ዘላ እዚ ኮይኑ እውን ንሕና ተዓጊስና ኢና ዘለና ዝበለት እቲ ሓላፊት ኣብ ዞባ ሰላም ንክሰፍን ድሌት ዘለዎም ከም ኣሜሪካ ዝበሉ ወገናት ምፍርራሕ ዘይኮነስ ምስ ህወሓት ብሓባር ምስራሕ ከም ዝግባእ እውን ኣተሓሳሲባኣላ ኣሜሪካ ኣኽራሪ ኣብ ዝበለቶም ኣባላት ህወሓት ናይ ቪዛ ገደብ ዝገበረት ኣብ ዝሓለፈ ቅድሚ ክልተ ሰሙን እዩ ነይሩ ናይ ኣሜሪካ ቪዛ ክልከላ ትርጉሙ ፖለቲካዊ እዩ ይትረፍ ናብ ኣሜሪካ ናብ ኣዲስ ኣበባ እኳ ክንከይድ ከምዘይንደሊ ይፈልጡ እዮም ንሕና ናብ ኣዲስ ኣበባ ኣይንኸይድን ኢልናዮም ኢና ክንዘራረብ ክንደራደር እንተኮይና እውን ኣብ ካልእ ሳልሰይቲ ሃገር ከይድና ኢና እንደራደር እምበር ናብ ኣዲስ ኣበባ ኣይንኸይድን ኢልናዮም ኢና ኣይኮነን ቪዛ ሒዝና ናብ ኣሜሪካ ክንከይድ ናብ ኣዲስ ኣበባ እውን ከምዘይንኸይድ ይፈልጡ እዮም ክትብል እያ ወይዘሮ ፈትለወርቅ ተዛሪባ ዘላ ካብ ጥያሽ ቤት ምክሪ ትግራይ ብተወሳኺ ድንጋገታት ስምምዕ ፕሪቶርያ ይጥሕስ ኣሎ ብምባል ሕብረት ኣውሮፓ ዘለዓለ ጉዳይ ህወሓት ናይ በኢናዊ ግዱድ ወተሃድራዊ ምልምላት ተግባራዊ ምግባር እዩ ሓላፊ ቤት ፅሕፈት ህወሓት ነዚ ናይ ሕብረት ኣውሮፓ ነቐፈይታ ግፋ የለን ዝብል ምላሽ ብምሃብ ክመፅእ ንዝኽእል ውግእ ምድላው ከም ዘድሊ ግን ተዛሪባኣላ ጸላኢ ውግእ ናይ ምክያድ ድልየት ሒዙ ምሉእ ዓቕሞ ሰሊፉ ክመፅእ እንተጀሚሩ ትግራይ ክትዳል ኣለዋ ክመፀና ዝኽእል ወራር ንምምካት ክንዳለልና ዝብል ዘተ ክንጅምር ከለና ግፋ ጀሚሮም ኢሎም ዘመተ ኸፊቶም ግፋ እንተደሊና መዓልታዊ ብዙሓት መናእሰይ ኣውቶቡስ ተሳፊሮም ይኸዱ ኣለዎም እንተዘይደልዩ ምንም ክትገብር ኣይትኽእልን ኣሚን እዩ ክቃለስ ዘለዎ ክትብል እያ ወይዘሮ ፈትለወርቅ ንጋዜጠኛታት ኣብ ዝሃበቶ መብርሂ ሓቢራ ዘላ ኣብ ዝሓለፉ ሰሙናት ብዝወፁ ናይ ውሽጢ ዓድን ዓለም ለኻውን ትካላት ተጣበቕ ሰባ መሰላት ሪፖርታት ግን ናይ መራኸብቲ ብዙሓት ፀብጻባት ሓዊስካ ናይ ዓይኒ መሰኻኸር ምስክርነትን ምስቲ ንሳ እትብሎ ዘላ ሓበሬታ ዝጋጨ እዩ እቶም ናይ ዓይኒ መሰኻኸር ካብ ዝሓለፈ ርሑ መጋቢት ጀሚሩ ኣብ ዝተፈላለየ ከባብታት ትግራይ ኣብ ውግእ ክሳተፍ ዝኽእሉ መናእሰይ ብግዲ ናይ ምግፋፍን ምምልማልን ናብ ወታደራዊ ማዓስከራት ናይ ምውሳድን ምንቅስቃሳት ይካየዱ ከም ዘለዉ እዮም ኣቃሊዖም። ኣብ ሱዳን ዝተፈፀሙ ዘስካሕ ክሑ ገበናት ይዳሎም ዝተባሃሉ ላዕለዎ ሰበስልጣን ሕቡራት ዓረብ ኤምሬትን ኢትዮጵያን ብኣህጉራዊ ቤት ፍርዲ ገበን ክምርመሩ ተሓቲቱ። ኪዳን ኣህጉራዊ ውድባት ሰብኣዊ መሰላትን ሕግን ኣብ ሱዳን ዳርፉር ዝተወልዐ ግጭት ዝተፈፀሙ ዘስካሕ ክሑ ገበናት ምቹው ኩነታት ብምፍጣር ተሳትፈለዎም ዝተባሃሉ ንኢትዮጵያ ሓዊሱ ናይ ብዙሓት ሃገራት ላዕለዎ ሰበስልጣን ብኣህጉራዊ ቤት ፍርዲ ገበን ኣይሲሲ ምርመራ ክግበረሎም ተሓቲቱ ኣሎ። ዝፃውዒት ማእከል ሰብኣዊ መሰላት ራውል ዋለንበርግ ምስ ዝተፈላለዩ ናይ ሕጊ ምርመራን ማሕበራትን ሲቪክ ማሕበርን ብምዃን እዩ ኣቕሪብዎ ዘሎ። እቲ ጥርዓን ዓቃብያን ሕጊ ኣህጉራዊ ቤት ፍርዲ ገበነኛታት ናይ ወፃኢ ሃገራት ሰበስልጣንን ኣደራደርትን ብሱዳን ተወጋእቲ ዝተፈፀሙ ገበናት ኮኔልካ ብምሕጋዝ ወይ ብምትዋዒድ ዝነበሮ ምዃኑ ክምርመሩ ሓቲቱ ኣሎ። እቲ ክስቲ ናይ ወፃኢ ተዋሳእትን ሓይልታት ህፁፅ ደገፍ ኣርኤስኤፍ ናይ ሱዳን ሓይልታት ምክልኻል ናይ ውግእ ኣፅዋር ዕስዋት ወተሃደራት ንውሃታት ሎጂስቲክስን ፋይናንስን ብምቕራብ ኣብ ልዕሊ ብርገሳውያን ዜጋታት ግፍዕ ከም ዝፍፀም ገይሮም ክብል እዩ ኸሲሱ ዘሎ። ኣብዚ ናብ ዓለም ለኻ ቤት ፍርዲ ገበነኛታት ንምቕራብ ክስቲ ካብ ዝቐረበሎም ኣካላት ዝተጠቕሳ ሃገራት ንሕቡራት ዓረብ ኤምሬትስን ዘወባውያን ደገፍቲ ኣርኤስኤፍን ዝፈለየ ኮይኑ እዚ ድማ ካብ ኢትዮጵያ፣ ሊብያ፣ ቻድ፣ ሶማልያ፣ ኬንያን ኡጋንዳን ዝተዋፃፁ ስሞም ዘይተጠቕሰ ሰበስልጣንን ደለልትን ተጠቓሊሎም ኣለው። እቲ ጥምረት ኣብቲ ክስቲ ምንነት ናይቶም ሰበስልጣን ወግዓዊ ይገበረን። ብተወሳኺቲ ክስቲ ምስ ናይ ሱዳን ሓይልታት ምክልኻል ተተሓሒዞም ንዝተፈፀመ ገበናት ናይ ኢራን፣ ቱርክን ግብፅን ሰፊሕ ተራ ዘጠቓላለ ምዃኑ ተገሊጹ ኣሎ።

0: sbs.com.au/ትግርኛ ኣብ ኦንላይን ወትሩ ትበፅሕዎ መርበብ ሓበሬታ ይኹን። እዋናዊ ዜናታት፣ ዛዕባታትን መዘናግዒታትን ኣብ sbs.com.au/ትግርኛ ረኸቡ። sbs ትግርኛ ምስማዕ ኣጊብኩምሉ ዶ? ኣብ ፌስቡክና ኣትኹም እትዝርርብ ቀጽልዎ። ሓሳብኩም ኣካፍሉን ላይክ ግበሩናን። sbs ትግርኛ ኣብ ፌስቡክ።
1: እዚ ትሰምዕዎ ዘለኹም መደብ ብቋንቋ ትግርኛ ዝፍኖ ሬድዮ sbs እዩ።
2: ክብረት ያበለይ ስለቲ ዕድሜኻ። ስመይ ኣሌክዛንደር ጣዕመ ፎቶ እዩ ዝበሃል። እታ ፈቶ ካብ ፈቶ ዝበፀት ካብ ፈተወ ዝብል ቃል ዝመፀ ስለዝኾነ ኣጋጣሚ ግን ምስ ግዜ ምውሳድ ኣብ ግዜ ደርጊ ኣቦይ ኣብ ዩኒቨርስቲ ኣስመራ ይሰርሕ ስለዝነበረ መምህር ስለዝነበረ ኣብኡ ኣሲስተንት ጂኤ ስለዝነበረ ብፎቶ ተለሚዳ ፎቶ ኮይና መጨረሻ ወፅያ እምበር
3: ፈቶ እያ ትብል ፈቶ ዝገርም ከዓ ናይ ፎቶግራፍ በዓል ሞያ ኢኻኻ ኹንካ ማለት እዩ ስዱ ተፅዕኖ ጌርልካ
2: ኣጋጣሚ ኣይገስ እንታይ ዝበሃል ደስቲን ቱ ቢ ፎቶግራፈር ማለት እዩ ኣጋጣሚ ፎቶግራፈር ከዓ ኮይነ ስለዚ ወይ ተሓሲቡ ዝነበረ ክኸውን ይኽእል ግን ብኣሌክስ ፎቶግራፊ ይፍለጥ ሕጂ
3: ጥቡቅ እቲ ቀንዲ ሞያኻ ግን ማለት ካብ ዩኒቨርስቲ ተመረቕካሉ እንታይ እዩ ንምንታይ ናብ ሽፍቲ ጌርካ ቅድሚ ናብቲ ክስታይ ምግባር ናስ ቅሩብ ብዛዕባኻ ክንፈልጥ ስለዝደለና ኢና ሞ
2: ኖወሪስ ኢንፋክት ኣብ ኣስመራ ዩኒቨርሲቲ ብቋንቋን እንታይ ዝበሃል ስንፅሑፍ ወይ ከዓ ሊትሬቸር ኢንግሊሽን ሊትሬቸር ዝብል ዲግሪ ቀዳማይ ዲግሪ ወሲደ ድሕሪ ቅሩብ ኣብ ቲቪ ሰሪሐ ነረ ኣብ ሚኒስትሪ ኦፍ ኢንፎርሜሽን ኣዘ ማተር ኦፍ ፋክት ኣብታ ናይ ኢንግሊሽ ፕሮግራም ከም ቪድዮ ኤዲተር ኤን ኒውስ ትራንስሌተር ሰርሐ ነረ ኩሉ ግዜ ግን ኣብ ቴክኖሎጂ ዝምባል ስለዝነበረን ወይ ከዓ ከምኡ ይደሊ ስለዝነበርኩ ኣብ ኣሜሪካ ቅድሚ መምፀይ ኣብ ሱዳን ነረ ኣብኡ እናተቐመጥኩ I-20 ወይ ከዓ እዚ እንታይ ኢንተርናሽናል ቪዛ international student visa ረኺበ computer information systems ዲገለ ዝበሃል ነይሩ መስለኒ ንኸምኡ ኢለ ትምህርቲ ረኺበ ካብኡ ግን ኣብዚ ምስ መፃኹ I shifted to masters of science in computer networking ዲገለ መለ ዝብል ዲግሪ ማስተር ሰምፀ then I shifted ሕጂ ኣብ project management ወይ ከዓ program management እየ ዝነጥፍ as a consultant يسرح I'm a project lead up had a corporation
3: right ኣራኺብና ዘሎ ብዓብኡ ምትእኽኻብ ናይ ተምሃሮ ዩኒቨርስቲ ኣስመራ ዝነበሩ እንድዩ ብዙሓት ከምዚ ከማኻ እውን ብዙሕ ትምህርቲ ድሕሪ ስደት ማለት እዩ ተማሂሮም ተኣኻኺብኩም ብዙሕ ሰብ ክድናቕ ክግረም ኣብ ገሊኡ ድማ ከመይ ኢሉ ኮይኑ ዝብል ብዙሕ ህቶታት ይለዓላሉ ብዚ ማሕበራዊ መራኸቢታት እሞ ከምቲ መሊስኩም ዝገለፅኩምሞ ተኣኻኺብካ ዝኽርኻ ንምሕዳስ እቲ ኔትወርኪንግ ወይ ከዓ እቲ ርክብ ንምፍጣር እዩ ተባሂሉ ሞ ካብ ምንታይ ዝብገስ እቲ ዕላማን ትንሸቶን ከመይ ከም ዝመስል ሕፅር ኣቢልካ ገለፀለ
2: ፅብቕ ትሕቶ ኣባጋግሱ ከም እንታይ በቃ ዳርጋ ኣብ ዳንስ ፍሎር ሓደ ግዜ ቅድሚ ዓመት ክልተ ዓመት ይኸውን ዕሩኽ ተራኺብና ኣብዚ ናይ ማሕበር ፖቸፊላ ዝበሃል በዓል ነይሩ ኣብኡ ናይ ሪ ከምዘ ሓውሰ ሪዩኒን እዩ ሕጂ መብዛሕቶም ተምሃሮ ዩኒቨርስቲ ኣስመራ ደቂቲ ከባቢ ወይ ከዓ ኣብቲ ከባቢ ዝዓበዩ ከባቢ ፖቸፊላ ዝዓበዩ ዝተራኸብናሉ ኣጋጣሚ እዩ ነይሩ ስለዚ ኣብኣ ንሕናስ ካብ መን ሓሚቕና ዘይንገብረሉ ኣጋጣሚታት ከ እንታይ ኣሎ ሕጂ ኣብቲ ግዜ ዝተገብረሉ ክንራኸብ ከለናስ ዳርጋ ንገሊኦም ድሕሪ እንደይ ምክብለካ 20-25 ዓመት ዝተራኸብናሉ ኣጋጣሚ እዩ ነይሩ ስለዚ ካብኣ ዝነቐለት ግን እዚኣ እንድሕር ድኣ ምዝኦም ሰባት ጥራሕ ኣነ ኣጋጣሚ ምስ ስለዝገይሽ በዚ ናይ ፎቶግራፊ ስራሕ እውን ምስ ብዙሓት ይራኸብ እየ ግን ንገሌናሲ ዳርጋ 30-35 ዓመት 25 ዓመት 20 ዓመት ዘይተራኸብናሉ ኣጋጣሚ ስለዘሎ ስለዚ እዛ ናይ ተምሃሮ ዩኒቨርስቲ ኣስመራ ከመሆን ናይ ኮሌጃት ተባሂሉ ምትእኽኻብ ዘይንገብር ሪዩኒየን ዘይንገብር ኢልና ዝተመደበት ወይ ዝተጀመረት እያ ግን ኣብ ኣንታይ መፅያ ዋ ክንራኸብ እንተደኣ ኮይና ሲ ምዝ ኩሉ ፍልልያትና ናይ ኣተሓሳስባ ይኹን ናይ ትምህርቲ ይኹን ናይ ደረጃና ይኹን ናይ ስራዕና ይኹን ኮታ ኩሉ ነገር ኣብ ግምት ዝእተወ ክኸውን ኣለዎ ኣብ ምንታይ ክንሰማዕ ንኽእል ኣብ ምንታይ ክንጋራጮ ንኽእል ስለዚ ኣብቲ ክንሰማዓሉ ንኽእል ነገራት ኮፊ ኢልና ክንዕልለሉ ንኽእል ኔትወርክ ክንፈጥረሉ ንኽእል ነድህብ እምበኣሬከስ ተባሂሉ ካብኣ ዝነቐለት እምበኣሬከስ ካብ ፖለቲካውን ካብ ሃይማኖታውን ነፃ ዝኾነ ምትእኽኻብ ይገበር ተባሂሉ ካብኣ ዝጀመረት እያ ነራ ስለዚ ንሳ ከዓ ስለዝኾነት እያ ከምዚ ዝረአኸዮ ምናልባት ኣብቲ ማሕበራዊ ሚድያ ንኩላትና ክጥርንፍቲ ኢላ ኩላትና ከዓ ተሓጒስና ላ ወፂና መብዛሕትኡ እቲ ሰባት ዝህቡካ ርእቶታት ሕጂ ክሪኦም ከለኹ ፖዚቲቭ እዩ ማለተይ ሲ ኣውንታዊ ሓሳባት ወይ ደገፍ ይህቡካ በቲ ሓደ ወገን እውን ክህሉ የብሉን ወይ የለን ማለት እውን ኣይኮነን ግን
3: እንታይ እቲ ምስኡ ተሓሒዝካ እቲ ቻለንጅ እንታይ ነይሩ ናብዚ ክትበፅ ማለት ሲ ዕንቅፋታት ኣይሰኣንን እዩ ከም ንፈልጦ ማለት ነፃ ኮንካ ኣኼባ ክትገብር ዳርጋ ብዘይከኣለሉ ናብቲ ሓደ ወገን ወይ ናብቲ ካልእ ወገን ተፀጊዕካ ተዘይኮይኑ ዝበሃለሉ ግዜ ኢና ዘለና ብፍላይ ኣብ ኤርትራውያን ዘሎ ኩነታት ማለት እዩ ከምዚ ዓይነት ነፃ ዝኾነ ካብ ኩሉ ከምዝበልካ ካብ ሃይማኖት ካብ ኮነ ይኹን ፀጊዕካ ይገበርካ በቲ ዘራክበካ በቲ ኣካዳሚ ኣብኡ ዝኣትኻ ዝወፅኻ ኣብቲ ዩኒቨርስቲ ማለት እዩ ኣኼባ እዩ ተገይሩ ወይ ከዓ ምትእኻብ እዩ ተገይሩ እሞ ዕንቅፋታት ነይሩ ዶ ነዚ ንኸይግበር ማለት ዘይልሙድ ስለዝኾነ እዩ ዝሓተካ ዘሎ
2: ሓቂ እቲ ዕንቅፋታት ተዓባይ መህንቆ ዝነበረት ኣክቸዋሊ እዚኣቶም ዳኣ እሞ ናብዚ ዝፀግዕ ዝሓዙ እንዲኦም እዚኣቶም ዳኣ እሞ ከምዚ እንዲኦም እዚኦም ዳኣ ከምዚ ዝገበሩ እንዲኦም ንዓይ ፐርሰናሊ ምሻ ኣሎ ኣነ ካብ ፖለቲካዊ ረኣያናተ እውን ኣለኒ ስለዚ ብስም ኣሌክስ ክርእዎ ዝፍትኑ ሰባት ነይሮም ሕጂ ሓንቲ ካብተን ሕቶታት ወይ ከዓ ብቴሌፎን ብዙሕ ግዜ ዝመፀኒ ኣናውንስ ክንገብሮም ከለና ንስኻ ንድሕር ትገብሮ ኮንካ ዳ እሞ ኣብዚ ሳይድ እንዲኻ ዘለካ ስለዚ እዚኣስ ፀገም ዶ ይትኸውንን እሞ እምበኣሬከስ ኣነ ሕጂ ሽዑ መብርሂታት ክህብ ጀሚረ ነቶም ነፃ ጉጅለ እውን ኣነ መርሓ ስለዝነበርኩ እምበኣሬከስ ከምዚ ዝብል ዕላማ ክንሒዝና ስለ ዘለና ከም ሓውሲ ቃለ መጠይቅ ጌርና ኣብቲ ዩቱብ ኣውፂናዮ ስለዚ እቲ ሰብ መብዛሕትኡ ተማሕንቆ ዝበልዋ እዛ ካብ ፖለቲካ ነፃ ክትከውን ኣይትኽእልን እያ እዚኣ ምክንያቱ በዓል ኩስቶ በዓል ኩስቶ በዓል ኩስቶ ኣለዉ ስለዝተባሃለ ንዓ መብሪ ምስሃብና ግን ፅብቕቲ ነገር እቲ ኩሉ ሰብ ፈትይዎ እዚ ዓበየት ማሕንቆ ትበሃል ስንሳያ ብፍላይ ኣነ ከም ሰብ እውን ብሕቡእ ኣይቃወም እ ብሕቡእ እውን ዝገብሮ ነገር ወላሓደ የለን ስላብ ሕጂ እየ ዝብለካ ግን ኣብዚኣ ተራኽበና ዋላ ነዞም ኣብዚ ብዙሕ መሓዙት እዮም ዘለዉ ብዙሕ ኣጋጣሚ ብዙሕ ምስ ፎቶግራፊ ዝተሓሓዝ ብዙሕ መሓዙት እዮም ዘለውኒ ስለዚ ካብ ክልቲኡ ሳይድ እውን ስለ ዘለውኒ ኣነ ተቃዋማይ ኢኻ ወይ ደጋፋይ ኢኻ ኢለ ዘርሕቆን ዘቕርቦን ሰብ የለን ንዑ በጃካትኩም ተኣከቡ ንኩሉ እውን ክፉት ስለዝኾነ ካብ ፖለቲካን ካብ ሃይማኖትን መፂና ኮፍ ንበል ንዛተ እናበልና ዘምፃናየ ነገር እዩ ስለብቀዳማይ ክዕልለካ ሲ ኣቲ ድሕሪ ምስ ሓለፈ ንቀዳሙ ወፅየ ነረ ንከተማ ምስ ወፃና ሕጂ ሓደ ሰብ መፅኡ ቀዳምዎ መፅኡ ይቕሬታ ብለኒ ዋ እንታኹንካ የቅሬታ ትብለኒ ማለት ብመልክዕ ኢና ንፋለጥ ብስሙን ዳርጋ ኣይፈልጦን እዩ ግን ኣብዚ ከባቢ ስለዝኾነ የቅሬታ ብለኒ እንታይ ጌርካ ብዛዕባ ምንታይ ኢና ሞቅ ይቕረ ትብለኒ ዘለካ ኢልየት ኣነስ ምሳኻስ ብዙሕ ኢና ፌስቡክ ተኻቲዕና ብፖለቲካ ስጋዕ ምፅርራፍ እውን በፂሕና ነርና ብለኒ እዋ ኣነ ሕጂ ዝክሮ ነ ተረዲእካ ማለት ዚ ከምዚ ልሙድ እዩ ኣባና ትፀራረፍ ትኮራረ ግን ብኣካል እውን ረኪብ እየ ስለዘይፈልጥ ስማዕ ኢለ ዮ ከምቲ ንስኻ ጌጋ ጌረልካ ዝኣመንካ ኣነውን ጌጋ ኣለኒ ስለዚ ቅሬታ ምባል ሕማቅ ኣይኮነን ስለዚ ኢንፋክት ፅቡቅ ነገሩ እሱ ምስ ረኣየ እዩ ዝዛረበን ዘሎ ዝገበርናየ በዓል ፅቡቅ ሓሊፉ ስለዚ ንሕና እውን ሲ እቲ እንሪኦ ነገር ሲ ኣሎ ግን ስለምንታይ ተግሉልና ንስኻትኩም ንሕና ከዓ ስለምንታይ ነግልለኩም ብዝብል እዩ መፂኹም ይብለኒ ሞ ሕጂ ዝገርመካ ነገር ካልእ ብሓደ ቦታ ከዓ ከይደ ቅድም ክልተ ሰሙን ይኸውን እታ ዝፍላይ ርኢኸያ እንተ ደኣ ኮንካ ናይቶም ሙዚቀኛታት ዘውፀና እያ እንታ ክንገብር ኢና ፈቲና everybody should be represented mish bkhulti wagan anas nate yellown anas naiz moslin yellown cable metansab kab kulti u azani qna ina gerna nsu kha mkhniyat allo wa mkhniyatu kab nahala sak azhaze way nahala haymano azhaze way nahala politika wa ra'ya atrah zallowo zay konas nkhullu zatqale lakho khawun sile zallowo ብኸምኡኢና መፅእና ስለዚ ሓደ ዕሉል ማለተይሲ ናይቲ መንግስቲ ደጋፋይ እውን ዝብል እታ ዝገበርካዮ ፍላየር ከምዚ ርአ ይፈለጥኒ እዚ ሰብ ዝብለካ ዘለኹ ሰላምታ ፅቡቕ እዩ ዘለኒ ኢንፋክት ብዙሕ ቅርርብ እዩ ዘለና ምስኡ ግን

0: You're listening to SBS.
1: You shouldn't have to choose between speed, reliability, and value. With Spectrum fiber-powered internet, you get all three for just $40 a month. No contracts, no commitment. Just fast and reliable fiber-powered internet you can count on. Switch today and get it for just $40 a month. Visit spectrum.com/40 for full details. Spectrum Internet is powered by fiber and connected to the premises by coaxial line. Restrictions apply.
2: ፍቅሪ ዝተረኣዮ እዩ ንሱ ጥራሕ እዩ ዝርኢ እቲ ሰብ እቲ ኣብ ውሽጢ ዝተገብረ ናይ ኔትወርኪንግ ሰርቨይ ምግባ ሰርቨይ እውን ጌርና እንታይ እንተገበርና ሓይሽ ካብዚ ከናበይ ንዝብል ዘቲና ኣብ ነንሕድና ከመይ ጌርና እቲ ዝምድና ከነደልድሎን ክንቅፅሎን ንኽእል ዝብል ዘቲና እዛ ጀሚርናያ ዘለናስ ካብዚኣስ ናበይ ትኺድ ብምንታይ ኣገባብ ንቕፅላ ዝብል ዘቲና ሕጂ እቲ ደታ ቀዳሚ ነገር ኣብቲ ምናልባት ስፒች ውንሽተይ ስፒች ሓውሲ ስፒች ገይረ ነረ ነቲ ሆስት ቲም ወኪለ ካብታ ዝበልናዮ እንታይ ኢለ ወላ ሓንቲ ዳርጋ ከምዘይገበርናስ ንፈልጥ ኢና ግን እታ ፍርስተ ንዓኣ እውን ንምጅማር ዓብ ጎቦ ኮይና ስለ ትስማዓካ ነታ ፍርስት በርር ወይ ነታ ቀዳመይቲ ጎቦ ዳርጋ ቁሩብ ድፍእ ኣቢልናያስ ኣለና ሕጂ ንሳ ካዚ ዓበየት ፀገም ትኾነካ ንስዕ ኣብ ደቃስካ ይኹን ኣብ ገለይካ ይኹን ኣብ ናብራካ ይኹን እናመፀ ዝርብሸካ ነገር ንሱ እዩ ንዓኣ በዲህና ስለ ዘለና ካብዚ ንኒው ኣነ ኢንፋክት ንነፍሰይ እንታይ ኢለ ደምዲምያ ደጊም ሞት ከም ኣዳም ዝበሃል ኣለዉ ባህላ ኣቦዋትና እሞ እዚኣስ ደጊም ሞት ከም ኣዳም እያ ንዓይለ ምክንያቱ ነዚኣ ንድሕር ጀሚርና እቲ ካልኣይ ስተፕ ሳልሳይ ስተፕ ይቀልል ይኽእል እዩ ዝብል እምነት እዩ ዘለኒ ምክንያቱ ሕጂ ኣትሊስት
3: ግን እዚ ምትኽኻብ እዚ እንድሕር ክቅፅል ኮይኑ ማለት ተወሳኺ ተፅዕኖ ወይ ከዓ ዕንቅፋታት ኣይጋጥመኩምን ኢልካ ትሓስብ ምክንያቱ እዚኣ ምናልባት ሙሉቅ ኢላት ክትከውን ትኽእል እያ ብገሊኦም ኣረኣያ ማለት እዩ ስለዚ ኣብ ቀፃሊ ግን ብከምዚ ንክቅፅል ስተስፋ ኣለካ ማለት ዕንቅፋታት ኣይበዝሕ
2: ዘለኒ ዕንቅፋታት ኢንፋክት እንተዘየሎ እዩ ዝገርመኒ ኣነ እዚ ዕንቅፋታት ክንጅምሮ ንከለና ውን ከምዝብለካ ዘለዉ ዕንቅፋታት ከምዘሎ ፈሊጥና ኢና ጀሚርና ሕጂ እንታይ ይመስለካ ናብ ሓደ ነገር ክትከይድ ዋላ ናብ ኪናት ውን ክወሩ ንከሎ ዘርእዝ ቻለንጅ ከምዘሎ ፈሊጦም ግን ነቲ ቻለንጅ ከመይ ገይሮም ይብድህዎ ኣቢሎም እዮም ዝኸዱ ሓሲቦም ተሊሞም እዮም ዝኸዱ ስለዚ ቻለንጅ እንተዘየሎ ጥራሕ እዩ ክገርመኒ ኣነ ካብዝንን እዮ ኢንፋክት ሕጂ ተለኒ ለፍት ን ራይት ቴሌፎን ይረክብ ወይ ብፅሑፍ ይመፀኒ ኣሎ ሕጂ ገሊዩ እንታይ እዩ ዝብል ጀኒውን ዝኾነ እዚኦም መሃዙተ ኣፀቢቀ ዝፍልጦም ካብ ክልትዩ ሳይድ ኢካ ዝመፅእ ሕጂ እንታይ እዮም ዝብሉ ተጠንቀቕ እዮም ዝብሉካ ተጠንቀቁ ሕጂ ተጠንቀቁ እንታይ ኣመስለ ካብቲ ቻለንጅ ከምዘሎ ስለዝርድኑ ኣፀቢቀ የ ዘመስግኖም ኢንፋክት ነዞም ሰባት እዚኣቶም ምክንያቱ ሽዑ ምሸት ብቀዳ ዓርቢ መስለ ዓርቢ ምሸት እውን ንከተማ ወሪድናስ ሓደ ሰብ ይረክበኒ ዕብ ዝበለ ሓውና እዩ ኣያና እዩ ስማ ኢለን እዚ ክትገብሮ ክትገብርዎ ትደልዩ ዘለኹም ይርዳእኒ ንሕና እውን ዘይርዳእና ኮይኑ ይኮነን ግን እዚኣ ኣፀቢቓ ታዝዓበየት ቻለንጅ ትመፀኩም ሕጂ እያ ስለዚ ካብዚኣ ክትጥንቀቁ ኣለኩም እዚ ካብ ኢንሳይደርስ ናይቲ መንግስቲ ደገፍ ዘለዎ ዝበሃል ሰብ እዩ ዝመፅእ ዘሎ ስለዚ ቤነ ኣይ ኣነ ዝገርመኒ ብድሆታት እንድሕ ዘየለይ ብድሆ ግን ናይ ግድን ክህሉ ኣለዎ ክህሉ ኢኻ
4: ስስ ራድዮ
3: ራ ሰማዕትና እዚ ክሰምዖ ፀናሕኩም ምስ ኣሌክስ ፎቶ ኣብ ዝገበርናይ ዕላል እዩ ብዛዕባ ናይ ኣስመራ ዩኒቨርሲቲ ምትእኽኻብ ዝምልከት እዩ ሙሉእ ትሕዝቱ ኣብ sbs.com.au/ትግርኛ ክትሰምዖ ትኽእሉ ኢኹም ዝተረፈ ትሕዝቶ ግዜ ተረኺብና ብዝመፅእ መደባትና ከነመሓላልፎ ኢና በዛ ናይ ሓይለ ግብሩ ቢልና ናብ ምንባር ኣብ ኣውስትራልያ መደብና ንስክንሰግር ኢና

0: ኣብ ኤስቢኤስ ቺል ብዝቐርቡ ካብ ዓለም ዝተኣከቡ ሙዚቃታት ተዛነዩ ንኤስቢኤስ ቺል ኣብ ኤስቢኤስ ኦድዮ ኣፕ ረኸቡ። ኤስቢኤስ ኦድዮ ኣፕ ሎሚ ዳውንሎድ ጌርኩም ኩሎም ትፈትውዎም መደባት ክትሰምዕዎም ጀምሩ። ካብ ኣፕ ስቶር ወይ ካብ ጉግል ፕሌይ ብነፃ ክትረኽቦ ትኽእሉ ኢኹም።
1: ካብዚኦም ክትኮንሉ ትኽእሉ ኣብዚ ንኣውስትራልያ ንገልጸሉ ትሕሶ ተገሊፆም ኣለዉ። ፈለማ ግን እቲ ኣዝዩ ኣገዳሲ ዝኾነ ሕቶ መልሲ ንርከበሉ እስከ ነዚ ግጥም ወይ ፀወታ ኩዕሶ እግሪ ፉትቦል ዶ ንበሎ ወይስ ሶከር ኢልና ክንፅውዖ?
2: ኣነ
1: ንኩዕሶ እግሪ ብኣውስትራልያ ፉትቦል ኢልና ክንፅውዕ ኣለና ኢለ ይሓስብ። ሶከር ተባሂሉ ይፅዋዕ ነይሩ እዩ፣ ግን ፉትቦል ዝበለፀ ኣገባብ ይመስለኒ። እዚኣ ሄደር ጋርዮክ ዋና ኣካያዲት ኩዕሶ እግሪ ኣብ ቤት ፅሕፈት ፉትቦል ኣውስትራልያ እያ። ንሳ ኩዕሶ እግሪ ብፍሉይ መጠን ኣካታቲ ወይ ሓቋፊ ዝኾነ ስፖርት እዩ። ዘገርም ዝኾነ 1.9 ሚልዮን ኣብ መላእ ሃገር ተሳተፍቲ ድማ ኣለውዎ ትብል።
2: ኣብዚ
1: ሃገር ዝለዓለ ተሳትፎ ኣብ ስፖርት ዘለዎን ብቕልጡፍ ዝዓቢ ዘሎን እዩ። ልዕሊ 87 ዝተፈላለዩ መበቆል ዓሌታትን 35 ዝተፈላለዩ ምድባት ቋንቋታትን ኣብ መላእ ኩዕሶ እግሪ ኣብ ኣውስትራልያ ኣለውና። ልዕሊ 72 ካብ 100 ካብ ተሳተፍቲ ኣብ ደገ ከም ዝተወልዱ ንፈልጥ ኢና። ኩዕሶ እግሪ እቲ ኣዝዩ ሓቋፊ ዝኾነ ስፖርት ኣብዚ ሃገር ምዃኑ ኣዝና ንሕበን። ህቡብነት ኩዕሶ እግሪ ኣብቲ ብዘይፃዕሪ ድሕረ ባይታ ፆታ ዕድመ ወይ ዓቕሚ ብዘይገድስ ከመይ ንሰባት ይሕብር ወይ የቀራርብ ዝተሰረተ እዩ። ኣብዚ ተሓተ ሰረታዊ ደረጃ ካብ 4 ወይ 5 ዓመት ዕድመ ጀሚርኩም ክትፃወቱ ትኽእሉ ወይ ምንቅስቓሳትኩም ከምቲ ናይ ቀደም እንተዘይኮይኑ ምስ ሓንቲ ቀስ ኢሎም እናኸዱ ኩዕሶ እግሪ ዝፃወቱላ ጋንታ ክትፅምበሩ ትኽእሉ። ፅቡቕ ሓሳብ ዶ ይመስል? ቤት ፅሕፈት ኩዕሶ እግሪ ኣውስትራልያ ወይ ፉትቦል ኣውስትራልያ ክጅምሩሎም ትኽእሉ ብዙሓት መሳለጥያታት ኣለዎ። ኣብ መርበብ ሓበሬታኦም ኩዕሶ ንምፅዋት መንገዲ ዘትሕዝ ፕለይ ፉትቦል ዝብል ገጽ ወይ ፕላትፎርም ክትረኽቡ ኢኹም ክትብል ሚስ ጋሪዮ ክትገልጽ። ፕለይ ፉትቦል ወግዓዊ ዲጂታዊ መበገሲ ሓበሬታታት ኩዕሶ እግሪ ማሕበረሰብ ናይ ቤት ፅሕፈት ፉትቦል ኣውስትራልያ እዩ። እዚ ብመሰረቱ ኣብ መላእ ሃገር ንተፃወቲ ኣሰልጠንቲ ዳኛታትን ወለንተኛታትን ዘገልግል እዩ። እዚ ማለት ድማ ምዝገባ ኩሉ ኣብ መላእ ኩለን ክለባት ውድድራትን ኣባላት ፌደሬሽናትን ኣፍልጦ ይህልዎ ማለት እዩ። ብኦንላይን ኣብ ፕለይ ፉትቦል ምስ ኣብ ከባቢኹም እትርከብ ሓንቲ ክለብ ወይ ጋንታ ክትምዝገቡ ትኽእሉ ኢኹም። ስም ናይቲ ፀወታ ሓቋፍነት እዩ። ንናኣሹን ዓበይትን ዝኾኑ መደባት ኣለዉ። ንተፃወቲ ቀዳሞት ህዝብታት፣ ንፍሉይ ሓገዛት ጥዕና ወይ ስንክልና ዘድልዮም ተፃወቲ፣ ከምኡ ውን ካብ ብባህልን ቋንቋን ዝተፈላለዩ ማሕበረሰባት ዝመፁ ተፃወትን። መርበብ ሓበሬታ ፉትቦል ኣውስትራልያ ክትፍትሹ እንከለኹም ዘ ሚኒሩስ ሰትልመንት ፕሮግራም ከምኡ ውን ዘ ማልቲካልቸራል ዩት ፕሮግራም ዝብሉ ክትረኽቡ ኢኹም። ኣሮን ዲብዲን ሓላፊ ኣገልግሎታት ማሕበረሰብን ኣባላትን ምስ ፉትቦል ኒው ሳውት ዌልስ እዩ። ንሱ እዞም መደባት ምስ ፉትቦል ኣውስትራልያ ብሓባር ዝካየዱ ነፃ ተበግሶታት እዮም ይብል። ክልቲኦም እዞም መደባት ብመሰረቱ ሓደ ፅቡቕ ናይ ቅድሚት መእተዊ ማዕፆ ንኩዕሶ እግሪ ንምቕራብ ዝተሃቀኑ እዮም። ሰባት ክመፁን መታእታታዊ መደብ ኩዕሶ እግሪ ክወስዱን ምስቲ ግጥም ክፅመዱን ንምግባር ተባሂሉ እዩ። ግን ድማ ምስ ሓንቲ ክለብ ክተሓሓዙን ኣባል ናይ ሓንቲ ካፕተን ልዕሊ 600 ዝኾና ክለባትና ክምዝገቡ እውን እዩ። ምኽንያቱ ክለባትና ማሕበረሰባት እየን። ከምዚኦም ዝኣመሰሉ መደባት ንሰባት እትጋግ ኣብ መንጎ ባህላዊ ማሕበረሰባትን ናይ ኩዕሶ እግሪ ማሕበረሰባቶምን ንምቅርራብ ከም ሓደ ዝበለፀ ኣገባብ ንሕግዘሎም ጌርና ኢና ንሪዮም። እዚ ስምዒት ማሕበራዊ ሓቋፍነት እዩ ንላል ሮቻን ታክሉም ናብ ማሕበረሰብ ኩዕሶ እግሪ ዝሰሓባ። ንሳ ብመንገዲ መሓዛ ብኤስኤስኣይ ማልቲካልቸራል ስፖርትስ ክለብ ኣብ ግዛት ኩንስላንድ ነፃ መደብ ኩዕሶ እግሪ ደቂ ኣንስትዮ ጀሚራ። ኣብቲ ልምምድ ኩዕሶ እግሪ ተዓዲመ። ደረጃ 1 ምስልጣን ኩዕሶ እግሪ ክወስድ እውን ተዓዲመ ነይረ። ድሕሪኡ ምስታፍ ቀፂለ ፈፂመ ኣይገድፍ ክዎን ከዓ ድሕሪኡ ድማ ኣብ ኤምኤስሲ ብምስታፍ ናብታ ቀንዲ ክለብ ከይተረፈ ክኸይድ ክኢለ ንኻልኦት ንኣሽቱ ከም ንቡር ዝብሎ ስፖርት ዘይፈላለዩ ምዃኑ እዩ። ስለዚ ፅቡቕ ተቐባልነት ትረኽቡ ካልኦት ሰባት ኣብ ዘይትፈልጡሉ እውን ኣብ ሓደ ማሕበረሰብ ዝተሓቆፍኩም ኮይኑ ይስምዓኩም። ንስኹም ምናልባት ኩዕሶ እግሪ ከም ሓደ ኣብ ዊንተር ወይ ክረምቲ ዝፅወት ጌርኩም ትፈልጥዎ ትኾኑ። ኣብ ግዛት ኒው ሳውት ዌስት ጥራይ ከባቢ 80,000 ተፃወቲ ንኩዕሶ እግሪ ሓጋይ ወይ ሳመር ፉትቦል ተመዝጊቦም ኣለው። ሳመር ወይ ካብቲ ንቡር ወቅቲ ወፃኢ ዝካየድ ኩዕሶ እግሪ ባዕሉ ሓደ ዓብዪ ስፖርት እዩ ይብል ሚስተር ዲብዲን። እዚ ነቶም ኣብ ግዜ ሓጋይ ግድን ዘይፃወቱ ሰባት ነቲ ፀወታ ግን ክፍትንዎ ዝደልዩ ፍፁም ዝምቺ እዩ። ብዙሓት ሰባት ኩዕሶ እግሪ ሓጋይ ክፍትንዎ ንሪኦም ከም ዝፈትውዎ ድማ ይርድኡ። ኣብ መወዳቱ ነቲ ዝቕፅል ዓመት ንኩዕሶ እግሪ ክለብ ሓጋይ ይምዝገቡ። ብናኣሽቱ ጋንታታት ኣብ ንስ ዝበላ ሜዳታትን መብዛሕትኡ ግዜ ሰሙናዊ ኣብ ሓደ ቦታ እዩ ዝፅወት። ዝያዳ ወዝባዊ እዩ። ስለዚ ሰባት ኣብ ሓደ ግጥም ክረምቲ ምናልባት ክፍትንዎ ዘይክእሉ ዝነበሩ ገለ ሜላታት ኣፀዋውታ ወይ ዘዘናግዑ ነገራት ክፍትኑ ይኽእሉ። ዝተሓተ ዕንቅፋት ዘለዎን ዝያዳ ዘዘናግዕን ኮይኑ ይስማዓካ። ካልእ ምናልባት ነቲ ኣብ ዓለም ብቕልጡፍ ዝዓቢ ዘሎ ስፖርት ውሽጢ ኣዳራሽ ክትፍትኑ ትደልዩ ትኾኑ። ፉትሳል መጠኑ ዝነኣሰ ኣብ ውሽጢ ኣዳራሽ ዝፅወት ዓይነት ኩዕሶ እግሪ እዩ። ቅልጡፍ ተወንጫፍን ክእለት ዝመልኦን ተባሂሉ ዝግለጽ ኮይኑ ብዙሓት ናይ ዓለምና ዝበለፁ ተፃዋቲ ክፍጠሩ ዝሓገዘ እዩ። ወይ ድማ ትሑፅ ዓቂ ዘለዎ ሓደ ነገር ክትፍትኑ ደሊኹም ትህልው። ከምኡ እንተኮይኑ ሚስ ጋሪዮክ ቀሲልካ እናኸትካ ትፃወተሉ ዎኪንግ ፉትቦል እውን ልዑል ዕቤት ዘርኢ ዘሎ እዩ ትብል። እዚ ብዓበይቲ ኣውስትራልያውያን ኣዝዩ ዝተፈትወ ኮይኑ ኣሎ። ብፍላይ ድማ ኣብቶም ኣብ ዝሓዘ ዓይነቶም ማሕበረሰባትናን ኣብዚ ንምስታፍ ብመንገዲ ክለባትና ብምዝጋብ ጥራይ ዘድሊ። ግን ብዝያዳ ኣገዳሲ ሓደስቲ ሰባት ክትረኽቡ መሰረት ዝኾነኩም ማሕበረሰብ ይህበኩም። ትሑት ምድፍፋእ ወይ መጠን ምትንኻፍ ኣብ ዘለዎ ስፖርት ክትህልው ክትክእሉን ግን ከ ንዓበይቲ ኣውስትራልያውያንን ዝጥዕም ወይ ዝምች እዩ። ካብ ኩሉ ዝበለፀ እቶም ኣባሎ እንትኾኑ ወይ ትሕወስዎም ማሕበረሰብ ተፃወቲ እዩ። ኣሕመድ ጊሳሪንያ ብመንገዲ ከባብያዊ መምሕዳሩ ኣብ መልበን እዩ ነቲ ቀሲልካ እናኸትካ ትፃወቶ ኩዕሶ እግሪ ወይ ዎኪንግ ፉትቦል ክረኽቦ ዝኽኣለ። እዚ ዓይነት ኩዕሶ እግሪ ዝተወጠነ ወይ ዝተፈጥረ ብቕዓትካ እናሓለኻ ኣዕሩኽ መሓዙት ከተፍሪ ክሕግዝ ተባሂሉ እዩ። ብልክዕ እዚ ክንዲዚ ዘድክም ክኸውን ፈፂመ ኣይተፀብኽዎን። ልብኻ ክትሃርም ይገብርን ሞራል ከም ዝስማዓካ ዝገብርን እዩ። እዚ ዎኪንግ ፉትቦል ከይዕሽወኩም፣ ምክንያቱ ሙሉእ ብምሉእ ረሃፅ ዘጠልቅየካ እዩ። ውሽጣዊ ስምዒትካ ወይ ሙድካ ዘድንፍዕ እዩ። ክንዲ ምንታይ ፀዓት ይወስደልካ ክእመን ዘይከኣል እዩ። ቀሊል ይኸውን ኢለ ሓሲበ ነይረ ግን ብልክዕ ተገዲስካ እንተተፃዊትካዮ ክንድኡ ቀሊል ኣይኮነን። ልክዕ ከምቲ ን50 ዓመታት ዝተፃወተ ሚስተር ጌሳሪንያ ግን ብተመሳሳሊ ህንጡይነት ክትፃወቱ ግድን የብልኩምን። ምጉናፅ ወይ ምጉያይ ኣይፍቀድን እዩ። ትሑት ምትንኻፍ ወይ ፀቕጢ ዘለዎ ስለ ዝኾነ ንፀገም ጥዕና ዘለዎም ሰባት ወይ ትሑት ርእሰታ ማንነት ንዘለዎም ፅቡቕ ስፖርት እዩ። እኳ ደኣ ንኹሎም ዕድመታት ዝኾኑ ክፍለ ግዜታት ክትረኽቡ ትኽእሉ ኢኹም።

ክቡራ ሰማዕትና ንሎሚ ዝሓዝናዮ መደብና ምዛሚና ዘለና ቅድሚ መእታውና ግን ኣርስታት ዜና ክደግመልኩም ጉጅለታት ኣድሕን ኣብ ቬነዙዌላ ድሕሪ ዘጋጠመ ማንታ ምንቅጥቃጥ ምድሪ ዝድሕኑ ሰባት እንተረኸቡ ቃልሶም ይቕፅሉ ኣለዉ ኢትዮጵያዊት ኣሜሪካዊት ሜላት ኪሮስ ኣብ ምርጫ ኮንግረስ ኣሜሪካ ንብዙሕ ዓመታት ስልጣን ሒዛ ንፀንሐት ኣባል ኮንግረስ ስዒራ ተዓዊታ ኣብ ፀወታታት ዋንጫ ዓለም ፊፋ እንግሊዝ ኣንጻር ኮንጎ ገጢማ 2-1 ክስዕር ከላ ቤልጅም ድማ ንሴኔጋል 3-1 ስዒራታ ባር ሰማዕትና ናይ ሎም መደብና ዛዚምና ኣለና ኣብዚ መፅእ ሶኒ ዝተፈላለዩ ትሕዝቶታት ሒዝና ክንለሰኩም ኢና ክሳብ ሽዑ ሰላም ቅነ ዝምንኤልኩም ንስኹም ፅናሕኩ ኣዳለውና ኣቕራብን ዝመደብ ብየነሰመርህ ብሩኽ መዓልቲ እዩ

0: እንደምን አምሽታችኋል አድማጮቻችን። ለሐሙስ ሰኔ 25 ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ዝግጅታችን በኦሮሚያ ክልል አሙሩ ወረዳ የፋኖ ታጣቂዎች ፈጸሙ በተባለ ጥቃት የሰዎች ህይወት ስለማለፉ፣
1: የሞቱ ሰዎች ወደ 11 ሰዓት ይደርሳል አሁን ኩለኛ ደግሞ 17 ነው ሻምቦ ተደገባ ሁለት ሰው ፈልግን ደስብኝ ነው።
0: የስልክ ሱስ ልጆች ላይ የሚያመጣው ተጽዕኖ ምን ያህል አስከፊ ነው?
2: በነገራችን ላይ አጫጭር ቪዲዮዎች ለህፃናት ዲጂታል ከረሜላ ማለት ናቸው። ፈጣን እርካታን ይለምዳሉ። አጫጭር ቪዲዮዎች ናቸው። ቶሎ ቶሎ ስክሪኑን እየቀያየሩ የተለያየ ነገሮችን ነው የሚያዩት።
0: ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። በሆሮ ጉድሩ ወለጋ ዞን አሙሩ ወረዳ የፋኖ ታጣቂዎች በፈጸሙት ጥቃት የሰዎች ህይወት ማለፉንና ንብረት መዘረፉን የአካባቢው ነዋሪዎች ገለጹ። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን አሙሩ ወረዳ አገምሳ ከተማና በዙሪያው ባሉ መንደሮች ውስጥ የፋኖ ታጣቂዎች ፈጸሙ በተባለ ጥቃት 11 ሰዎች መገደላቸውንና በመቶዎች የሚቆጠሩ ከብቶችና ሌሎች ንብረቶች መዘረፋቸውን ተጎጂዎችና የዞኑ አስተዳዳሪ ተናግረዋል። ከአማራ ክልል ጋር በሚዋሰነው በዚህ የኦሮሚያ ክልል አካባቢ የፋኖ ታጣቂዎች እንደሚንቀሳቀሱ የገለጹት አስተያየት ሰጪዎቹ ማክሰኞ ሰኔ 23 2018 ጥቃቱን የፈጸሙ የፋኖ ታጣቂዎች ከምስራቅ ወለጋ ዞን ኪረሙ ወረዳ የመጡ መሆናቸውን አስረድተዋል። ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁን አንድ የአገምሳ ከተማ ነዋሪ ከዚሁ ወረዳ ጋር አዋሳኝ ከሆነው የኪረሙ ወረዳ እንደተነሱ የገለጿቸው ታጣቂዎች ጥቃቱን በማለዳ እንደፈጸሙ ገልጸዋል። በዚህም ሁለት ሲቪሎችን ጨምሮ የ11 ሰዎች ህይወት እንዳለፈና የእርሳቸውን አምስት ከብቶች ጨምሮ በርካታ ከብቶች እንደተዘረፉም ስለሁኔታው ለቢቢሲ በሰጡት ማብራሪያ አመልክተዋል።
1: ማክሰኞ 23 ቀን ያው የፋኖ ሰራዊት ገብቶ ልክ ደሴ አንድ ሰዓት ነው ገቡ በጦርነት። እኛ ከእንቅልፋችንም አልተነሳንም። በቃ በጣም አጠግቶ ነው ሄዱ።
0: እንዴት ነው የገቡት? ውጊያ ነበረ? በአካባቢው ሌሎች የጸጥታ ኃይሎች አልነበሩም? የክልል ታጣቂዎች ሚሊሻ የፌዴራል አልነበሩም?
1: የፌዴራል የሉም። ሪት ሚሊሻ ማለ ነበረ አልነቃበትም። ያው ዝም ብሎ በድንገት ዝም ብሎ ገብቶ በህዝቡ ላይ ህዝቡ ከእንግልፉን ሳይነቅላ ከተማ ውስጥ ያለ ከብት፣ በግ፣ ፍየል አንድ ሳይቀር የሰው ቤት ሰብሮ ይዞ ወጡ። ወደ 400 ከብት ነው ይዞ ወጡ። ሱቅ አልቀረም። ሱቅ ዘረፋ፣ በቃ ሱቅ፣ ጨርቃ ጨርቅ ሱቅ፣ ኮሾሮ ምናምን የሚባል ብር፣ የነጋዴ ብር የጠረመለን። በቃ
0: ሰውሳ አልሞተም? የተገደለ ሰው የለም?
1: አዎ፣ የሞቱ ሰዎች ወደ 11 ሰዓት ይደርሳል አሁን። ቁስለኛ ደግሞ 17 ነው ሻምቦ ውስጥ ተደገባ። ሁለት ሰው ሲቪል ነው።
0: ሁለት ሰው ሲቪል ነው?
1: አዎ።
0: ሌሎቹ ከ11ዱ የተቀሩት 9ኙ ሚሊሻዎች ናቸው?
1: አዎ።
0: ፋኖች ለመሆናቸው ምንድን ነው ግን የእርሶ ማስረጃ? የፋኖ ታጣቂዎች ለመሆናቸው ምንድን ነው ማስረጃዎት?
1: የፋኖ ማስረጃ መሆናቸውን የምታውቁ ያው አላባቸው የፋኖ አላባ ነው። በግንባራቸው በጸጉራቸው ጠምጥሞ በቃ በጎፈሬዎቹ ስር ያ አላባ ተባሉ።
0: ለስንት ሰዓት ያክል ወይም ለምን ያክል ጊዜ ቆዩ የፋኖ ታጣቂዎች ወደ አገምሳ ከተማ ከገቡ በኋላ?
1: ከ11 ሰዓት ጀምሮ እስከ 5 ሰዓት ነው ውጊያ ቆየ።
0: እስከ ረፋድ 5 ሰዓት?
1: አዎ። እስከዛ ማንም ከወረዳው የደረሰ የለም። ከወረዳ የደረሱም ያው ወደ 4 ሰዓት አካባቢ ሚሊሾቹ ከሞቱ በኋላ ነው የደረሱ።
0: ለደህንነቷ ስትል ስሟን መግለጽ ያልፈለገች ሌላ የአካባቢው ነዋሪ ደግሞ በጥቃቱ የምታውቃቸው ሚሊሻዎች መገደላቸውን ለቢቢሲ ተናግራለች።
3: አልጅሩ ባየውን ፋታዳ
4: አስከፊ ሁኔታ ነው የነበረው። ከትናንት በስቲያ ሌሊት 11 ሰዓት ሰው ከእንቅልፉ ሳይነሳ የፋኖ ታጣቂዎች ነዋሪዎችን መግደል ጀመሩ። ንብረትም ዘርፈዋል። የሞቱ ብዙ ናቸው፣ የቆሰሉም እንደዚያው። ከሟቾች ውስጥ የማውቃቸው ሚሊሻዎች ይገኙበታል። ከብት አልቀረም፣ ፍየልም አልቀረም። ያስቀሩት ምንም የለም። የምሸሽበት ቦታ ሁሉ አልነበረንም። አሁን ራሱ አስጊ ሁኔታ ነው ያለነው።
0: ነዋሪዋ ጨምራ እንደተናገረችው ጥቃቱ የተፈጸመው በአካባቢው የነበረው መከላከያ ኃይል መውጣቱን ተከትሎ ነው።
4: የሀገር መከላከያ ነበሩ። እነሱ ከዚያ ወጡ። ምክንያቱን አናውቅም። ከወጡ ከሁለት ቀናት በኋላ ታጣቂዎቹ ገቡብን። ከጥቃቱ በኋላ ግን መከላከያ ወደ ካምፑ ተመልሷል። ይህ ጥቃት የመጀመሪያ አይደለም። ለሶስተኛ ጊዜ ነው የተፈጸመው።
0: የሆሮ ጉድሮ ወለጋ አስተዳዳሪ አቶ ምሬሳ ፊጣ ጥቃቱ መፈጸሙን ለቢቢሲ ገልጸው ነገር ግን ፋኖ ከተማዋን ተቆጣጥሮ ነበር የሚባለውን መረጃ አስተባብለዋል።
5: ጥቃቱ ከትናንት በስቲያ ነው የተፈጸመው። በሰውና በንብረት ላይም ጉዳት ደርሷል። የከተማውና የዞኑን ኃይል አቀናጅተን ታጣቂዎቹ እንዲያፈገፍጉ አድርገናል። በዚያው ቀን ጧት 4 ተኩል አካባቢ አገር መከላከያ ደርሶልናል። ታጣቂው ኃይል አሁንም አጎራባች ቀበሌዎች ውስጥ እንዳለ ነው መረጃ ያለው። ጠላት ከተማውን ተቆጣጥሮ ያለው ሊል ይችላል። በተግባር ግን የለበትም። ከዚያ ከተማ ተመትቶ ወጥቷል።
0: በቀረበበት ክስ ላይ ከፋኖ በኩል ምላሽ ለማግኘት ያደረግነው ጥረት ቃል አቀባዩ ስልካቸውን ባለማንሳታቸው አልተሳካም። ይሁን እንጂ በሲቪሎች ላይ ጥቃት ስለመፈጸሙ ከዚህ ቀደም የሚቀርቡበትን መሰል ክሶች ፋኖ ማስተባበሉ ይታወቃል። አስተያየታቸውን ከሰጡን ያገምሳ ነዋሪዎች መካከል አንዱ ከዚህ ቀደም በ2014 ዓ.ም ምረት ነሐሴ ወር ላይም የፋኖ ታጣቂዎች ተመሳሳይ ጥቃት ፈጽመው ንብረት መዝረፋቸውን አመልክተዋል። አሁንም በአካባቢው ታጣቂዎቹ ባላቸው እንቅስቃሴ ምክንያት ነዋሪዎች በስጋት ውስጥ መሆናቸውን ገልጸዋል። ለተማሪዎች ክረምት የእረፍት ወቅት ነው። ወላጆችና ልጆች ረዘም ላለ ጊዜ አብረው ቤት የሚውሉበት ጊዜም ነው። ብዙ ልጆች በዚህ ወቅት በስልክ ይጠመዳሉ። ይሄ ነገር አደገኛ እንደሆነ ሲነገር እንሰማለን። አንዳንድ ሀገሮች ማህበራዊ ሚዲያና ስልክን ከልጆች የሚነጥቅ ህግ እስከ ማውጣት ሄደዋል። ለመሆኑ ልጆች በስክሪንስ ውስጥ ተያዙ የሚባለው ምን ምልክቶችን ሲያሳዩ ነው? በመቀለ ዩኒቨርሲቲ የስነ ልቡና መምህርና የልጆች እድገት ተመራማሪ የሆኑትን አቶ ሰኢድ እብሬን አነጋግረናል።
2: ስክሪን ያዩም ሳይሆን ከስክሪን ውጪ ሆነው ስለ ስክሪን ማሰብ ማውራት፣ ስለ ጌሞች ማሰብ ስለ ጌሞች ማውራት፣ ሌላው ስሜት ለማረጋጋት ስክሪንን መጠቀም ነው። ወላጆች ሲቆጣቸው፣ አስተማሪዎች ሲቆጣቸው ያንን ስሜት ለማረጋጋት ስክሪንን የሚጠቀሙ ከሆነ የዚህ የስክሪን ሱሰኛ ባህሪን እያሳዩ ነው እንደማለት ነው። ሌላኛው ቢሄቪየር አለው፣ ራስ መቆጣጠር አለመቻል። ኮምፕሊትሊ ወይ ዲፐንደንት ይሆናሉ በጉዳይ ላይ ወይ ደግሞ አስቀምጡ የተባሉትን ስክሪን ሙሉ ለሙሉ ለማስቀመጥ ፈቃደኛ አለመሆንና ካስቀመጡም በኋላ እንደገና ሳያውቁት መልሰው እንደገና ይዘውት ይገኛሉ። ሁለት፣ የጊዜ ፍላጎት መጨመር። በሱስ ተርም ውስጥ ቶለራንስ የሚባል ነገር አለ። አንድ ሰው ለመጀመሪያ ጊዜ ቢራ ሲጠጣ በአንድ ቢራ የሚያገኛት የሆነች ሞቅታ ደረጃ አለች። ይሄ ሰውዬ ከዛ ጊዜ በኋላ ግን በተከታታይነት ቢራ እየጠጣ የሚሄድ ከሆነ ያቺን የአንድ ቢራ ሞቅታ በአንድ ቢራ አያገኛትም። ከዛ በኋላ እየጨመረ በሄደ ቁጥር ያችን የመጀመሪያ የሞቅታ ደረጃ ለማግኘት ሶስት ቢራ ሊያስፈልገው ይችላል። ያ ማለት ነው ቶለራንስ ብና በዚህኛው በስክሪንም ላይ ልጆች የሚያሳዩት ቶለራንስ ቢሄቪየር አለ። ለመጀመሪያ ጊዜ ለተወሰነ ጊዜ የሚያገኛት የደስታ መጠን ከስክሪን ረጅም ጊዜ ይወሰድ ይሄዳል። ስለዚህ ያችን ተመሳሳይ ደስታ ለማግኘት ረጅም ሰዓት መሄድ መቻል አለባቸው ማለት ነው። ሌላኛው ምልክት የማህበራዊ ህይወት እድገት መገታት ነው። ራስ ማግለል ሊሆን ይችላል። ለተለያዩ የትርፍ ጊዜ ማሳለፊያዎች ፍላጎት ማጣት። ለምሳሌ ኳስ መጫወት የሚወድ ልጅ ከዛ በኋላ የኳስ ፍላጎት የማይኖረው ከሆነ፣ በጓደኞቹ ጋር መራገጥ የሚወድ ልጅ ያ ፍላጎቱን ካጣውና ስክሪን ጋር የሚያሳልፍ ከሆነ ይሄ ሌላኛው የማህበራዊ ህይወት እድገት መገታት ነው። እነዚህ ነገሮች ተደማምረው አብዛኛዎቹን እዚህ የተጠቀሱትን ነገሮች በሙሉ ካሳዩ አሁን ያልኳቸው ልጆች የስክሪን ሱሰኛ ሆነዋል ወይም በስክሪን ሱስ ተያዙ የሚለውን ያሳያል።
5: ለመሆኑ አቶ ሰይድ ይሄ ስልክ ሱስ ለየትኛው የእድሜ ክልል ላሉ አዳጊ ልጆች ይበልጥ አደገኛ ነው?
2: የስልክ ሱስ ወይም የስክሪን አደገኛ የሚሆነው በሁለት የተለያየ እድሜ ክልል ላሉ ልጆች ነው። የመጀመሪያው እስከ አምስት ዓመት ላሉ ልጆች አደገኛ የሚሆንበት ምክንያት የአእምሮ እድገት በተለይ 90% የሚሆነው የሚካሄደው በዚህ የእድሜ ክልል በመሆኑ የአእምሮ ደግሞ ጤናማ እድገት ሊመጣ የሚችለው ልጆች ቨርቹዋል የሆነ ሳይሆን እውነተኛ የሆነ ነገር ጋር መስተጋብር ሲፈጥሩ ነው። ጠረጴዛን ሲነኩት፣ ጠረጴዛን ሲያዩት፣ ጠረጴዛ ከሌላ ነገር ጋር ያለውን መስተጋብር ሲነካኩት፣ ያ ነገር በሙሉ ተደማምረው ነው የልጆችን ጤናማ የሆነ የአእምሮ እድገት የሚወስነው። በዛ ምክንያት ቨርቹዋሊ እነዚህ ልጆች ለረጅም ጊዜ ተጋላጭ ከሆኑ ይህን ጤናማ የአእምሮ እድገት ሊያገኙ አይችሉም። ሁለተኛ፣ የቋንቋና የንግግር መዘግየት ሊያስከትል ይችላል። ቋንቋ እንደሚታወቀው ልጆች ያለ ጥረት በዚህ እድሜ ውስጥ ሆነው ነው የሚማሩት፣ ኤፈርትለስሊ። ስለዚህ የሚያስፈልጋቸው ምንድነው? ትክክለኛ የሆነ የቋንቋ አውድ ያለበት የሚነጋገር የሚናገር የሚሰሙት እነሱ ምላሽ የሚሰጡበት ነገር እስካልተፈጠረ ድረስ የቋንቋ እድገት ይገታል። እንደውም በአሁን ሰዓት ቨርቹዋል ኦቲዝም ነው የሚባለው ይሄኛው ችግር። ልጆች ሊሰሙ ይችላሉ የሆነ ነገር፣ ግን ትኩረት አድርገው ለዛ ነገር ምላሽ ሊሰጡ ባለመቻላቸው ምክንያት የቋንቋ እድገታቸው ሊገታ ይችላል። እና ቴክኒካልም ይሄ አሁን ቨርቹዋል ኦቲዝም ተብሎ ትልቅ የወላጆች ስጋት ሆኗል። ሶስተኛው የትኩረት ችሎታ ማጣት ወይም መዛባት ነው። በተለይ ቪዲዮዎች ላይ ፈጣን ምስሎች እና የተለያዩ ቀለማት እየተፈራረቁ ነው የሚታዩት። ደግሞ የተለያየ ቀለማት እና ቨርሲቲሊቲ ሁለገብ ናቸው፣ ዳይቨርስ ናቸው፣ ብዙ አይነት ናቸው። እና ይህንን የመፈራረቅ የልጆችን አእምሮ ከሚገባው በላይ ያነቃቃል፣ ያስደስታል። እንደዚያ ማጠሩ መፈራረቁ ብዝሃነት ያለው መሆኑ ይህን ነገር ግን ሪያሊቲ ላይ ማግኘት አይቻልም። ስለዚህ እነዚህ ልጆች ይህን ፈጣን የሆነ መፈራረቅና ቀለማት ህብር አይተው አስተማሪ ቆሞ እዛ ክላስ ውስጥ 40 ደቂቃ ላስተምር ሲላቸው ፍጹም ትኩረት ሊኖራቸው አይችልም። ሌላው ስሜትን በራስ መንገድ መቆጣጠር አለመቻልን ሊያሳድጉ ይችላሉ። እንደ ባህል ለምሳሌ ወላጆች ህጻናት ሲያስቸግሩና ሲያለቅሱባቸው ሞባይልን ወይም ታብሌትን እንደ ማባበያነት እና ባህሪ ማስተካከያ የሚሰጡ ከሆነ ልጆች ነገሮችን በራሳቸው መንገድ ወይም ራስን መቆጣጠር የሚለው ነገር እንዳይኖርና የጥገኝነት ባህሪን ልጆች ሊያሳዩ ይችላሉ የሚለው ነው።
5: እሺ፣ ወደ ሁለተኛው የእድሜ ክልል እንሂድ። ከ12 ጀምሮ ያሉት ማለት ነው። ስክሪን ሱስ እነዚህን ልጆች ይበልጥ የሚጎዳው እንዴት ነው?
2: ምክንያቱም በዚህ እድሜ ላይ ያሉ ልጆች የማንነት ቀውስና ራስን ከሌላው ጋር ማነጻጸር አንደኛው ትልቅ ቻሌንጃቸው ነው። እኔ ማን ነኝ ብለው ነው የሚጠይቁት ብዙ ጊዜ። እኔ ማን ነኝ የሚለው መልስ ለመስጠት ወላጅን ያያሉ፣ ተጽዕኖ ፈጣሪ ሰዎችን ያያሉ፣ አስተማሪዎችን ያያሉ፣ ጓደኞችን ያያሉ። እነዚህ ሰዎች ላይ እነዚህ ልጆች ላይ ተጽዕኖ አሳዳሪዎቹ ብዙዎች ናቸው። በዚህ ምክንያት በተለይ በዚህ በሶሻል ሚዲያ ላይ ያሉ ሰዎች አንዳንዶቹ ዝነኛ ናቸው፣ አንዳንዶቹ ተጽዕኖ ፈጣሪዎች ናቸው፣ አንዳንዶቹ ሀብታሞች ናቸው፣ አንዳንዶቹ ከሚገባው በላይ ወጣ ያለ ባህሪ ያላቸው ናቸው። በዚህ ምክንያት ወጣቶች ራሳቸውን ቤተሰባቸውን ከነዚህ ሰዎች ጋር እያወዳደሩ ከፍተኛ የማንነት ቀውስ ውስጥ ሊገቡ ይችላሉ። አደገኛ ነው ለነዚህ ልጆች። ሁለተኛ፣ ከጓደኞቻቸው የተገለሉ እንዳይመስላቸውና ለምሳሌ አንድ ቀን ሁለት ቀን ከሶሻል ሚዲያ ያርቀው ቢውሉ በቃ ከዓለም የተለያዩ ነው የሚመስላቸው። ሁለተኛ፣ ጓደኞቻቸው ጋር ነገር ሲገናኙ አጀንዳ ያጡ ነው የሚመስላቸው። ስለዚህ ኮሚናሊቲ እንዲኖራቸው የግድ ስክሪን ላይ አፍጥጠው የሚውሉበት አጋጣሚ ስለሚኖር ስቲል እዚህ እድሜ ላይ ያሉ ልጆችም የዚህ የሱስ ወይም የስልክ ሱስ አደገኝነት እነዚህ ላይ ያመዝናል ማለት ነው።
5: እሺ፣ ቅድም አቶ ሰይድ ቅድም እንደጠቀሱት ህጻናት ሲረብሹ አንዳንዴ ቶሎ ስልክ የመስጠት ነገር አለ በወላጆች ዘንድ።

0: በዛ ምክንያት ፈጣን እርካታን ይለምዳል አእምሯቸው ማለት ነው። ፈጣን እርካታን የለመደ አእምሮ ደግሞ ትኩረትና ትዕግስት የሚጠይቁ ስራዎችን ለምሳሌ እንደ ማንበብ፣ ማጥናት፣ ለ40 ለ50 ደቂቃ ክላስ ውስጥ ቁጭ ማለት ደባሪ እንዲሆኑ ነው የሚያደርግባቸው። የሁለተኛው የአእምሮ ሪዋርድ ወይም የሽልማት ስርዓት የሚባል አለ። ዶፓሚን ሃይጃኪንግ የሚባለው ነው። የደስተኝነት ስሜት ሲኖረን አእምሯችን ይህንን ሆርሞን ይለቃል። የሆነ ሽልማት ሲሰጠን፣ የሆነ ሰው ስጦታ ሲሰጠን፣ የሆነ ሰው እንኳን ደስ ያለ ሲለን እና ልጆች የሚወዳቸው ቪዲዮዎች የሚዲያው አልጎሪዝም ቅድም እንዳልኩት የሚወዳቸው ነገሮች ተረድቶ በተከታታይነት እነዛን ስለሚያቀርብላቸው ደስተኛ ነው የሚሆኑት። በዚህም ምክንያት አእምሯቸው በተከታታይነት ደግሞ ዶፓሚንን ሪሊዝ እያደረገ ነው የሚሄደው። ቀጣዩ ምንድን ነው የሚለውን በጣም እየጓጉ ስለሚሄዱ ኮንስታንት በሆነ መልኩ አእምሯቸው ይህንን የደስተኝነት ሆርሞን እና ኒውሮ ትራንስሚተር ሪሊዝ ያደርጋል። እና በአጠቃላይ የሚኖራቸው ምንድን ነው ልክ ይሄ የቁማርተኛ ባህሪ ያለ የማይለቅህ ረጅም ጊዜ ቁጭ ብለህ በዛ ጉዳይ ላይ ቀጣዩስ ቀጣዩስ ቀጣዩ የሚያገኘው እንደሚለው ቁማርተኛ፣ እነሱም ቀጣዩ የሆነ ደስተኛ የሆነ ነገር ቀጣዩ ደስ የሚል ቀጣዩ ደስ የሚል ይመጣል እያሉ የሚጠብቁት በመሆኑ የቁማርተኛ ቢሄቪየር እንዲኖራቸው እና የዶፓሚኑንም ስርዓት ሃይጃክ ያደርጉታል። ኖርማል ፋንክሽኒንግ እንዳያደርግ እያደረጉት ነው ማለት ነው።
1: አሁን ደግሞ አጫጭር ዜናዎች። ዜጋ የተገድሏል ያለችው ጋና ከደቡብ አፍሪካ ጋር ዲፕሎማሲያዊ ውዝግብ ውስጥ ገባች። አንድ ጋናዊ በደቡብ አፍሪካ እየተካሄደ ካለው ጸረ ስደተኞች ተቃውሞ ጋር በተያያዘ እንደተገደለ ጋና ያቀረበችውን አቤቱታ ደቡብ አፍሪካ አስተባብላለች። የሩሲያ ኃይሎች በኬቭ ላይ በፈጸሙት መጠነ ሰፊ የድሮንና የሚሳኤል ጥቃት ቢያንስ 21 ሰዎች ተገደሉ። በተጨማሪም 90 ሰዎች ጉዳት እንደደረሰባቸው ተገልጿል። በአሜሪካና በእስራኤል ጥቃት ከወራት በፊት የተገደሉት የኢራኑ ጠቅላይ መሪ ሙጅታባ ሐሜኒ ባለቤት ዛሃራ ሃዳድ የቀብር ስነ ስርዓት ባለቤታቸው ባልተገኙበት ረቡዕ ዕለት ቴህራን ውስጥ መፈጸሙ ተዘገበ። አሜሪካ በሳውዲ አረቢያ የሚገኝ ጦሯን ለመቀነስ ወይም የተወሰነውን ወታደራዊ ኃይል ከሳውዲ አስወጥታ ወደ ሌላ ቦታ ለማዘዋወር እያሰበች ነው ተባለ። የሆርሙዝ መሽመጥ በአሜሪካ ሳይሆን በኢራን ቁጥጥር ስር ነው ሲሉ የአገሪቱ ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ በማህበራዊ ሚዲያ ገጻቸው ላይ ገለጹ። ዜናዎቹ እነዚህ ናቸው። የኒውዮርኩ ሰማይ ጠቀስ ህንፃ አናት ላይ ወጥተው ቀለበት ያሰሩ ጥንዶች በቁጥጥር ስር ዋሉ። አጭር ዘገባ አለን።
2: ይህ 102 ፎቅ ያለው ሰማይ ጠቀስ ህንፃ ኢትዮጵያ ውስጥ የንግድ ባንክን ህንፃ ሁለት እጥፍ እንደማለት ነው። እዚያ ላይ ወጥተው የነበሩት ጥንዶቹ አሁንም ድረስ መነጋገሪያ ሆነዋል። የህንፃው ጫፍ ላይ የወጡት ሩሲያውያኑ ጥንዶች የ32 ዓመቱ ኢቫን በርኩስ እና የ33 ዓመቱ አንጄላ ኒኮላ ናቸው። ኢቫን በህንፃው አናት ላይ ሳሉ ለ አንጄላ ተንበርክኮ እንድታገባው ጥያቄ አቅርቦላታል። ጥንዶቹ ቀለበት ካሰሩ በኋላ በቁጥጥር ስር ውለዋል። የህንፃው አናት ላይ ሙሉ ጥቁር ልብስ አድርገው ከወጡ በኋላ በጥቁር ጨርቅ ላይ የተጻፈ መፈክርም አውለብልበዋል። ይህ ተግባራቸው ዛሬ በብዙ ማህበራዊ ሚዲያ ላይ ሲጋራ ነበር። በጨርቅ ላይ የተጻፈው ጽሑፍ በግርድፉ ወደ አማርኛ ሲመለስ ፍቅር የስልጣን ጥምን ካሸነፈ ዓለም ሰላም ያገኛል የሚል ትርጉም ያለው ነው። When the power of love beats the love of power, the world knows peace. ይሰኛል። ጥንዶቹ ከህንፃው ጫፍ ከመውረዳቸው በፊት ሲሳሳሙም ታይተዋል። ጥንዶቹ 1454 ጫማ ወይም 443 ሜትር በሚረዝመው ህንፃ አናት ላይ ወጥተው ቢያንስ ለ10 ደቂቃዎች ቆይተዋል። ሁለቱ ፍቅረኛሞች በሌሎች ሀገራትም ተመሳሳይ ድርጊቶች በመፈጸም ይታወቃሉ። ታሪካቸውን መነሻ በማድረግ በአውሮፓውያኑ 2024 Skywalkers A Love Story የተባለ ዘጋቢ ፊልምም ተሰርቷል። የኒውዮርክ ፖሊስ ጥንዶቹ መታሰራቸውን ለቢቢሲ አረጋግጧል። የተከለከለ ስፍራ በመግባት ሊከሰሱ እንደሚችሉ የቢቢሲ አሜሪካ አጋር ሲቢኤስ ዘግቧል። በኒውዮርክ ታዋቂ ከሆኑና ብዙዎች ከሚጎበኟቸው ህንፃዎች አንዱ የሆነው ኤምፓየር ስቴት ለጋብቻ ጥያቄ ለማቅረብ መዳረሻ በመሆን በስፋት ይታወቃል። ጥንዶቹ በህንፃው 103ኛ ፎቅ በኩል ለእድሳት በተዘጋጀ መውጫ አድርገው ወደ ጫፉ እንደደረሱ ተገልጿል። እነዚህ ጥንዶች የወጡበት የህንፃው ክፍል ለህዝብ ክፍት ስላልሆነ ከ10ኛ ፎቅ ወደ 103ኛ ፎቅ እንዴት እንደተሻገሩ ለማንም ግልጽ አይደለም። በህንፃው አናት ላይ የሚገኘው የቴሌኮሙኒኬሽን አንቴና ድረስም ወጥተው ወርደዋል። ኢቫንስ ለአንጄላ የታገብኛለች ጥያቄውን ተንበርክኮ ሲያቀርብ የፊት ጭንብሏን አውልቃ ደስታዋል።

0: እንገልጻለች። ከዚያም ያደረገላትን ቀለበት ፎቶ ስታነሳ ትታያለች። ከህንጻው እንደወረዱም የኒውዮርክ ፖሊስ ሰላም እንዴት ናችሁ? እዚህ ላይ መውጣት ቋይቻለም ሲላቸው ይደመጣል። አንጅላ ጃን ከፍ አድርጋ ደህና ነኝ ትላለች። ፖሊስ ምን ቋንቋ እንደሚናገሩ ሲጠይቃቸው ሩሲያኛ ብለው ምላሽ ሲሰጡትም ይስማል።
1: ሜክሲኮ፣ እንግሊዝና ቤልጅየም ትናንት የአሜሪካ ደግሞ ዛሬ ተጋጣሚዎቻቸውን በማሸነፍ በዓለም ዋንጫ ከ32ቱ ወደ 16ቱ መቀላቀላቸውን ያረጋገጡ ሀገራት ሆነዋል። ዛሬ ደግሞ ስፔን ከኦስትሪያ የሚያደርጉት ጨዋታ ምሽት 4 ሰዓት ላይ ይጣበቃል። አድማጮቻችን፣ ስትከታተሉ የነበረው ቢቢሲ አማርኛን ነበር። የዛሬው ዝግጅታችን በዚህ አበቃን። ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን፣ የዩቲዩብ ገጻችንና የዋትስአፕ ግሩፓችን ን ተቀላቀሉ። የቲክቶክ አድራሻችን @bbc news አማሪክ በመከተልም መረጃዎችን ታገኛላችሁ። የዛሬውን በዚያ በቃን። ጤና ይስጥልን።
2: ከነጣኔ ሰገንታሌ ቢቢሲ አፋን ኦሮሞ ቱዲያታም ሰገንታንኩን ኢረዴቢ ተምሳሰከለቲ ገልገለ ሳለማፍን ተማት